0: SBS, a world of difference. You're with SBS Tigrinya on mobile, online and on radio.
1: እዚ ትሰም ዘለኹም ብሞባይል ኦንላይንን ሬድዮን ዝመሓላለፍ SBS ትግርኛ እዩ። ሰላም ዝኸበርኩም ሰማዕትና ሰማዕቲ ሬድዮ ኤስቢኤስ ሎሚ ሶኒ 29 ሰነ 2026 እዩ። ንሓደ ሰዓት ዝደለነት ሕዝቶ ቀሪብና መፂና ኣለና። ፈለማ ህዝብታት ኣቦርጅንን ቶረስ ስትሬት ኣይላንደርን ነዚ ሎሚ መደብና ንመሓላልፉሉ ዘለና መሬት ባህላውያን ወነቱ ምዃኑ ኣፍልጦ ንህብ። በዚ ድማ ኤስቢኤስ ትግርኛ ንህዝብታት ውራንጅሩን ዋይ ውራን ናይ ሃገር ኩሌንን ዝሓልፉን ዘለዉን ዓበይቲ ዓዲ ክብሪ ይህብ። ኣቶ ኣርኣያ ካሳ ንነዊሕ ዓመታት ቋንቋ ትግርኛ ንምምዕባል ዝሕግዙ ዝተፈላለዩ መፅናዕትታት ገይሩ ኣብ መርበብ ሓበሬታ ፅሑፋቱ ዘቕርብ እዩ። ቋንቋ ትግርኛ ትማልሎምን ከመይ ከም ዘሎን ንኽምዕብል ዘድልዩ ነገራትን ብዝምልከት መብሪ ሂብና ኣሎ። ኣብ ናይ ቃል ምሕትት መደብና ክነቕርቦ ኢና። ፀወታታት ፊፋ ዋንጫ ዓለም ናይ ጉጅለ ዙር ወዲኡ ድሮ ሎሚ ንግሆ ፀወታታት ዙር ኣውዴካ ምሕላፍ ጀሚሩስ ካናዳ ንደቡብ ኣፍሪካ ሓደ ባድዎ ኣፋንያታ ኣላ። ጠብጣብ ብዛዕባ እዚ ዝቐርብ ዘሎ ፀወታታት ከነቐርብ ኢና። ምንባራብ ኣውስትራልያ ከምኡውን ልኡኽና ዝሰደድልና ፀብጻብ ኣሎ። ኣርሳቶም ሕብረት ኣውሮጳ ኣብ ትግራይ እናኸረረ ዝኸይ ዘሎ ወጥሪ ከም ዘሻቀሎ ገሊፁ። ፕረዚደንት ኢሳያስ ኣፈወርቂ ሚኒስተር ከም ዝመዘዘ ብወግዒ ተገሊፁ። ፔን ኢንተርናሽናል ንመንግስቲ ኤርትራ ብዛዕባ እስራት ጋዜጠኛታት ሓቲቱ ዝብሉን ካልእን ዘለዎ እዩ። ድሕሪ ዜና ከነቕርቦ ኢና። ንኩሉ መደባትና ንምክታል ምሳና ሓቢርኩም ክትዕንዑ ዝዕድመኩም ኣዳላውን ኣቕራብን ዝመደብ ብየነ ሰመረ ሕጂ ብቐጥታ ኣብ ዕለታዊ ዜና። ንሎሚ ሶኒ 29 ሰነ 2026 ዘዳለናዮ ዜና ይቐርበልኩም ፈለማ ኣርሳቶም። ብናይ ወፃኢ ፈጠርቲ ትሕዝቶ ብኦንላይን ዋን ኔሽን ዝግበር ዘሎ ጎስጓስ ኣዝዩ ዘተሓሳስብ ምዃኑ ናይ ሰልፍ ግሪን ሴነተር ሳራ ሃንሰን ገሊፃ። ሓለዋ ሰውራይ ራን ኣብ መላእ እቲ ዞባ ሓድሽ ተፃብኦታት እናተዘርግሐ ኣብ ዝኸደሉ ዘሎ መጥቃዕትታት ሕቡራት መንግስታት ኣሜሪካ ብዝሓየል መገዲ ምላሽ ንምሃብ ድሉ ምዃኑ ኣብ ጠንቂቑ። ካናዳ ንደቡብ ኣፍሪካ ሓደ ባዶ ድሕሪ ምስዓራ ናይ ፈለማ ናብ ዙር 16 ዋንጫ ዓለም ዝሓለፈት ጓንታ ኮይና። እዚ ሬድዮ ስፔስ ብቋንቋ ትግርኛ ዝፍኖ መደብ እዩ። ኣርእስተ ዜናኹም ክሳብ መፀኒሕኩም ሰማዕትና ዝርዝራት እዩ ይቕፅል። ብናይ ወፃኢ ፈጠርቲ ትሕዝቶ ኣብ ኦንላይን ዋን ኔሽን ዝግበር ዘሎ ጎስጓስ ኣዝዩ ዘተሓሳስብ ምዃኑ ናይ ሰልፍ ግሪን ሴነተር ሳራ ሃንሰን ያን ገሊፃ። ጋርድያን ኣውስትራልያ ንዋን ኔሽን ዝድግፉ ናይ ፌስቡክ 14 ዓበይቲ ጉጅለ ብምምርማር ኣብዚ ዓመት እዚ ከም ዝተፈጥሩን ብመብዛሕትኦም ድማ ብናይ ወፃኢ ዲጂታላዊ ፈጠርቲ ትሕዝቶታት ዝከታተሉ ሰባት ብዝገብርዎም ዓበይቲ ናይ ማሕበራዊ መራኸቢታት ተፅዕኖ ፈጠርቲ እዮም። ፀብፃብ ዘጋርድያን ከም ዝገልፆ ገለ ጉጅለታት ብናይ ሓቂ ደገፍቲ ዝቆሙ እኳ እንትኾኑ ዝበዝሑ ግና ኣብ ወፃኢ ሃገራት ብዝርከቡ ብብዝሒ ኢንዶኔዥያውያን ምዃኖም ኣብዚ ጉዳይ ብዙሕ ምውሳእ ናይ ተሳተፍቲ ንምርካብ ጅቦኦም ዘኸዕብቱ ዘለዎ እዮም። ሳራ ሃንሰን ያንግ እዚ ነገር ክምርመር ኣለዎ ትብል።
2: And one nation has some serious questions to answer about what's really going on and what is really
1: One nation bizabati ab Australia zikayezollo nay bihaq intayun net political gosgwasom kib zablo zollon hittotat kimilisallo izi binay wotsa hager zifitter zollo nay online tihistotat one nation political gosgwas zikayedin zawtsin zollo minqisqas nkhullom australianwen aziz ashaqal khawnalo izi aynet nay wotsa mitittaw a political selfin a political gos ጓስን ክምርመር እዩ ዘለዎ። ኣመኻሪ መራኸቢ ብዙሓን ዋን ኔሽን ዝኾነ ሪቻርድ ሃንደርሰን ኣባላት እቲ ሰልፊ ንዓመታት ኣብ ፌስቡክ ብዝተዋፈሩ ክዋረዱ ፀኒሖም እዮም ክብል ብቴሌፎን ንዘጋርድያን ከም ዝነገሮ ተፈሊጡሎ ኤስቢኤስ ተወሳኺ ርእቶ ንምርካብ ንዋን ኔሽን ሓቲቱ ነይሩ። ሓደ ሰብኣይን መንእሰይ ወዱን ካብቲ ኣብ ቬንዙዌላ ዘጋጠመ ምንቅጥቃጥ ምድሪ ኣብ ትሕቲ ፍርስራስ ህንፃ ተቐቢሮም ሉ ዝፀንሑ ተጎቲቶም ወፂኦም። ጉጅለታት ኣድሑን ናይ ኣሜሪካን ፈረንሳን ነቶም ፅምዲ ካብቲ ክንዲ ጎቦ ዝተኾመረ ፍርስራስ እዮም ኣውፂኦሞም። ኣብታ ሃገር ክልተ ሓያል ምንቅጥቃጥ ምድሪ ድሕሪ ምግጣሙ ክሳዕ ሕጂ 33 ሰባት ካብቲ ተደብዮም ሉ ዝፀንሑ ከም ዝወፁን ግዜያዊ ፕረዚደንት ሃገር ደልሲ ሮድሪገዝ ገሊፃ። በዚ ምንቅጥቃጥ ምድሪ ዩክሬን ተወሓደ 1,457 ሰባት ሞይቶም ኣለዉ ብኣሽሓት ዝቁፀሩ ድማ ዳሃዮም ጠፊ ይርከብ ካብቶም ኣብ ቬኔዙዌላ ዘጋጠመ ክልተ ቀተልቲ ምንቅጥቃጥ ምድሪ ዝደሓኑ ሰባት ኣብ ግዝኣት ላ ጓርያ ኣብ ዝርከብ ግዜዊ ማዓስከራት ተዓቂቦም ኣብ ዘለውሉ ዋሕዲ ማይ መድሃኒትን መሰረታዊ ነገራትን የጋጥሞም ኣሎ ተባሂሉ ብሰንኪ ዝፈረሰ ህንፃታት ወይ ናይ ትሕተ ቅርፂ ድሕነት ስክብታታት ንሓየሉ መዓልታት ናብ መንበሪኦም ክምለሱ ንዘይክእሉ ነበርቲ ግዜዊ ማዕቀቢ ተገይርሎም ኣሎ ሰበስልጣንን ወለንተኛታትን ዘድሊ ነገራት የቕርቡ እኳ እንተለዉ እቶም ነበርቲ ግን ኣብቲ ማዕቆቢታት ከቢድ ሕፅረት ቀረበ የጋጥሞም ከም ዘሎ እዮም ዝገልፁ እዚ ዝስዕብ ተቐማጢ እቲ ከባቢ ሰባት መሰረታዊ ነገር ንምምላእ ይቃለሱ ከም ዘለዉ እዩ ዝዛረብ
3: We are short on drinking water and basic daily necessities.
1: ቀረብ ዝስተ ማይን ማዓልታዊ ዘድልዩ መሰረታዊ ነገራትን ሓፂሩና ኣሎ መድሃኒት ዘድልዮም ሕሙማት ኣለውና ኣብዚ እዋን እዚ ነገራት ከቢድ እዩ ዘሎ ኣሜሪካ ኣብ ልዕሊ ኢላማታት ኢራን መጥቃዕትታት ኣብ ትፍንወሉ ዘላ እዋን ኣብ መንጎ ኣሜሪካን ኢራንን ዝፀንሐ ተፃበኦታት መመሊሱ እናገደደ ብምኻዱ እቲ ኣብ ወሽመጥ ቃዛ ዝካየድ ዘሎ መጥቃዕትታት ደው ንምባል ዝተፈረመ ስምምዕ ውዕል ኣብ ሓደጋ ወዲቑ ከይከውን ስክፍታታት ፈጢሩ ባሕሬን ኣብ ንጎ ቀዳም ኣብ ልዕሊ ሓያል ዒላማታት ብድሮን ኢራን ዝተፈፀመ መጥቃዕቲ ክትገልፅ ከላ ሓደ ናይ ዓዲ እንግሊዝ ናይ ሓለዋ ባሕሪ ትካል ድማ ናይ ንግዲ መርከብ ከም ዝተወቕዐት ገሊፁ ኣብቲ መጥቃዕትታት እታ መርከብ ዝነበረ ኩነታት ግን ብኡንብኡ ኣይነፀረን እቲ ዝሓለፈ ሰሙን ኣብ መንጎ ኢራንን ኣሜሪካን ዝተገብረ ስምምዕ ነቲ ካብ ዝሓለፈ 28 ለካቲታት ሒዙ ኣሜሪካን እስራኤልን ኣብ ልዕሊ ኢራን ዝፈፀሞ መጥቃዕትታት ካብ ዝጅምር ነጀው እቲ ኣብቲ ዞባ ሰፊን ዘለዎ ጥሪ ዘህድእ እዩ ተባሂሉ ተስፋ ተገይሩሉ ነይሩ እዚ ከምዚ ኢሉ እንከሎ ሓለዋ ሰውራ ኢራን ኣብ መላእ እቲ ዞባ ሓድሽ ተፃብኦታት እናሰብሐ ዝኸለሉ ዘሎ ነቲ ምስ ሕቡራት መንግስታት ኣሜሪካ ዝተገብረ ስምምዕ ኣብ ስግኣት ዘውድቕ ዝሓየለ መገዲ ምላሽ ንምሃብ ድሉ ምዃኑ ኣጠንቂቑ ኣብ ኩዌትን ባሕሬንን ኣብ ዝርከብ ወታደራዊ ማዓስከራት ኣሜሪካ ከምኡውን ኣብ ገማግም ኢራን ኣብ ዝርከብ ናይ ንግዲ መራኽብን መሳለጥያታትን ንመጥቃዕቲ ድሕሪ መጥቃዕትታት ድሕሪ ምፍፃሙ እቲ ሓደ ወገን ነቲ ካልእ ነቲ ስምምዕ ከም ዝጠሓሰ ይካሰሱ ከም ዘለዉ ፀብፃባት ይሕብሩ ፕረዚደንት ኣሜሪካ ዶናልድ ትራምፕ ድሕሪ እዚ እስላማዊት ሪፑብሊክ ሃገር ደጊም ከም ዘይትህሉ ብምግላፅ ተወሳኺ ወታደራዊ ስጉምቲ ከም ዝወስድ ኣብ ማሕበራዊ መራኸቢ ትሩዝ ሶሻል ፅሒፉ ዋሃብ ቃል ኣይኣርጂሲ ሑሴን ሞሃቢ ኢራን ንዝኾነ ይኹን መጥቃዕቲ ግብረ መልሲ ንምሃብ ድልውት እያ ክብል ይገልጽ
4: This is simply the nature of our enemy.
1: እዚ ባህሪ ናይ ጨላኢና እዩ እዚ ተግባር እዚ ዘይግባአን ንዘኣተዎ መፀበብፀዓ ዘፍርስን እዩ ኣብ ዝኾነ ይኹን እዋን ድማ ከምኡ ክገብር እዩ ባህርያቱ ስለ ንፈልጥ ነዚ ምስ ባህሪ ጨላኢ ዝሰማማዕ ጌርና ስጉምቲ ክንወስድ ኢና ልዕሊ ኩሉ ኣገዳሲ ዝኾነ ግን ንፀላኢ ወትሩ ምላሽ ምሃብ ክቕፅል እዩ ንሕና እውን ከምኡ ምግባርና ክንቅፅል ኢና ሚኒስተር መራኸቢታት ኣኒካ ዌልስ እንቲ ኣብ ማሕበራዊ መራኸቢታት ንትሕቲ ዕድመ ዝተገብረ እገዳ እንተወሓደ ንሰለስተ ዓመት ዘይፀሪ ክኸውን ከም ዝኽእል ትፅቢታ ምዃኑ ገሊፃ ዓበይቲ ኩባንያታት ቴክኖሎጂ ነቲ ኣብ ማሕበራዊ መራኸቢታት ንቆልዑ እተገብረ እገዳ ኣብ ግብሪ ኣይውዓልኦን ዘለዋ ዝብል ክስታት ኣብ ዝበዝሐሉ ዘሎ ሰልፊ ጥምረት ሕግታት ሰልፊ ለበር ይፈሽል እዩ ዘሎ ክብል ገሊፁ ፌደራል መንግስቲ ኣውስትራልያ ነቲ ዝፀንሐ እጋዳታት ንምድልዳል ይዳሉ ኣሎ በዚ ኣብ ማሕበራዊ መራኸቢታት ዝነጥፋ ኩባንያታት ነቲ እገዳ ብዘይ ምትግባርን ናይ ኣስታት 99 ሚልዮን ዶላር መቕፃዕቲ ክብየነለን ንምውሳን እውን ይቀራርብ ኣሎ ኣኒካ ዌልስ ኣብ ቀረባ እዋን እተገብረ መፅናዕቲ ከም ዘበልክቶ ኣብ ኦንላይን ዝረአ ምንሻው ወይ ቡሊንግ ከም ዝነከየን ናብ ጎዳኢ ትሕዝቶ ምቅላዕ እውን ከም ዝጎደለ ትሕብር
5: It is always going to be more difficult when you are taking something away from under 16s who have already had social media accounts for some time.
1: ካብቶም ቅድሚ ሕጂ ናይ ማሕበራዊ መራኸቢ ሕሳብ ወይ ኣካውንት ዝነበሮም ትሕቲ 16 ዓመት ዕድሚኦም መንእስያት ገለ ነገር ክትወስድ ከለካ ኣዝዩ ኣፀጋሚ ዝኸውን ሓሳበይ ድማ ኣብ 9 ዓመትን ኣብ 5 ዓመትን ዕድመን እዩ እዚኣቶም 16 ዓመት ክሳብ ዝመልኦም ፈፂሞም ናይ ማሕበራዊ መራኸቢ ኣካውንት የብሎምን እዚ ባህላዊ ለውጢ እዚ ድሕሪ ግዜ እዩ ዝመፅእ ኣብ ዝሓለፈ ሰሙን ብዩጋብ ዝተገብረ መፅናዕቲ ከም ዘመልክቶ ኣብ ቀረባ እዋን 300 ናይቶም ካብ 13 ክሳብ 15 ዓመት ዝዕድሚኦም መንእስያት ስፖርት ኣብ ምፅዋት ዝያዳ ግዜ ይሕልፉ 27 ካብ 100 ድማ ዝበለፀ ድቃስ ይድቁሱ ከም ዘለዉ እቲ ፀብጻብ ዝሕብር እዩ ናብ ጸወታታት ፊፋ ዋንጫ ዓለም ስንሰግር ካናዳ ንደቡብ ኣፍሪቃ ሓደ ብባዶ ድሕሪ ምስ ዓራ ናይ ፈለማ ናብ ዙር 16 ዋንጫ ዓለም ዝሓለፈት ጓንታ ኮይና ስቴቨን ኤክስታኩ ነታ መዕወቲ ትሸቶ ኣብ መበል 92 ደቂቕ እዩ መዝጊብዋ ትማሊ ዝውዕለ ናይ መዋዳእታ ዙር ናይ ጉጅለ ጸወታታት ምስ ንርኢ ዲኣር ኮንጎም ንመጀመርታ ግዜ ኣብ ዘደንቕ ኩነታት ኣብ መበል 17 መዓልቲ ውድድራት ዋንጫ ዓለም ፊፋ 2026 ንፈለማ እዋን ናብ ጉጅለ ኣውዲእካ ምሕላፍ ሰጊራ ዝተረፈ ትሕዝቶ ብከምዚ ስዕብ ተዳሊሎ ኮንጎ ካብ ድሕሪ ተበጊሳ ንኡዝበኪስታን 3-1 ረቲዓ ንመጀመርታ እዋን ናብ መድረኽ ውድድር ኣውዲካ ምሕላፍ ዋንጫ ዓለም በፂሓ ዮሃን ቬሳ 2-0 ከቁፅር ከሎ ፊስቶን ማህለህ ድማ ነታ ታሪካዊት ዓወት ብሳልሳይ ሸቶ ኣረጋጊፅዎ ኣብ ካልእ ፀወታታት ድማ ኣልጀርያን ኦስትሪያን ኣብቲ ናይ መወዳእታ ግጥም ናይቲ ጉጅለ 3-3 ብማዕረብ ፀወታ ወዲአን ኦስትሪያ ነቲ ኣብ ናይ መወዳእታ ደቂቕ ሳሻ ካልጂቺ ብዘእተዋ ሸቶ ንክልቲአን ሃገራት ናብ ዝቕፅል ዘሕልፈን ንኢራን ድማ ካብ ጉጅለ 32 ትበፅሓሉ ተስፋ ዘብነነ ኮይኑ ተወዲኡ ኣብ ጉጅለ ኬ ፖርቹጋልን ኮሎምብያን ኣብ ዙር 32 ቦታ ዘትሕዘን ማዕረን ማዕረ ተፋንየን እዚ ከምዚ ኢሉ እንከሎ እንግሊዝ ካብ ጁዱ ቢንግሃምን ሃሪኬን ብዝረኸበተን ሽቶታት ንፓናማ 2-0 ብምዕዋት ኣብ ጉጅለ ኤል ቀዳመይቲ ኮይና ናይቲ ዙር ፀወታ ዛዚማ ክሮኤሽያ ኣብ ልዕሊ ጋና ብዘደንቕ መገዲ ተዓዊታ ካልኣይ ቦታ ክትሕዝ ከላ ብላክ ስታርስ ኣብ ሳልሳይ ደረጃ ተሰሪዓ ናብ ዝቕፅል ዙር ዝሓልፋ ጋንታታት ብምዃን ጋና ካብተን ዝሓለፋ ኮይና ኣላ በዚ ከዓ ፖርቹጋል ኣንጻር ክሮኤሽያ ኣብ ዙር 32 ክትገጥም ብምዃና ዘደንቕ ፀወታ ክኸውን ትፅቢት ይግበር ናብ ጋንታ ሶኮርስ ምስ ንሓልፍ ኣውስትራልያ ኣብ ዙር 32 ቀዳም ምስ ግብፂ ክትገጥም እያ ናይ ቀደም ተፃዋታይ ሶኮርስ ሃሪኩዌል ጌጋ ንምግባር ቦታ ከምዘይህሉ ገሊፁ ኣውስትራልያ ኣብቲ ፀወታ ዝያዳ ክትፃወት ኣለዋ ክብል ድማ ሚዒዱ ኩሉ ግዜ ኣፀጋም ፀወታ ክኸውን እዩ ትፈልጥ ነቲ ንሳቶም ናይ ጉጅለ ፀወታ ምስ ሰገርካ ካብ ዝኒኖ ብዛዕባ ሕጂ ክኸውን ዘለዎ ኣብዚ ናይ ወዲቕካ ምሕላፍ ደረጃ እቲ ዝበለፀ ፀወታ ኩዕሶ እግሪ ክትፃወት እዩ ዘለካ ከምኡ ክንገብር ከም እንኽእል ድማ ተስፋ ንገብር ሓደ ስጉምቲ ድማ ናብ ተወሳኺ ደረጃ ዕብየት ዘምርሕ እዩ ማቲው ሊክን ጃኮብ ኢታልያኑን ብምግድኦም ንዝተረፈ ፀወታታት ኣይክፃወትን እዮም ኣሰልጣኒ ታጋንታ ቶኒ ፖፖቪች ነቲ ብቐዳም ምስ ግብፂ ምስ ኢራን ኣብ ተፃወትትሉ እዋን ብዘጋጠሞ ምጉዳእቲ ዝቃለስ ዘሎ መሓመድ ሳላሕ ኮኸብ ተፃዋታይ ግብፂ ብቐሊሉ ከም ዘይርዮ ኣፍሊጡሎ
6: ኩብራ ሰማዕትና ዜና ቅድምዛሙ ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ክሕብረኩም ኣብ ፓሪስ ክዘንብ እዩ ዝለዕለ 18 ዲግሪ ሴንቲግሬድ ኣብ ኣደላይድ እውን ተመሳሳሊ ኩነታት ኣየር ዝለዕለ 18 ኣብ መልበርን እውን ክኻፍ እዩ ዝለዕለ 17 ኣብ ሆባርት ፀሓይ ክውዕል ዝለዕለ 15 ኣብ ካምቤራ ክዘንብ ተኽእለሎ ዝለዕለ 15 ኣብ ሲድኒ ክዘንብ እዩ ዝለዕለ 20 ኣብ ብሪስበን እውን ክዘንብ እዩ ዝለዕለ 21 ዲግሪ ሴንቲግሬድ ኣብ ዳርዊን ፀሓይ ክውዕል ዝለዕለ 31 ዲግሪ ሴንቲግሬድ ሎሚ ሓደ ናይ ኣውስትራልያ ዶላር 69 ሳንቲም ናይ ኣሜሪካ ዶላር ከምኡን ሓደ ናይ ኣውስትራልያ ዶላር 109 ቅርሽን 62 ሳንቲም ናይ ኢትዮጵያ ብር ይሽረፍ ኣሎ ዜና ወዲና ኣለና

0: Geico knows there's a home you and a road you. Right now you're hearing home you. He's not in an RV. He's at home, watching the great outdoors on TV.
1: For the lone gazelle, there sadly is no escape.
0: Meanwhile, road you always has an escape in an RV covered with Geico's added 24/7 emergency roadside service, so he can explore more of the great outdoors in real life. Except maybe the ravine where the gazelle got stuck. Road you should avoid that. It feels good to be a road you. It feels good to Geico.
2: Starting a new life in Australia isn't easy.
3: A lot of companies have rejected me.
4: Sometimes I feel like, oh, I'm gonna quit, I've give up.
2: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
5: sbs.com.au/tigrinya ab online watru tbatkhwa marbab habreta ykhun wana wzenatat zabatatin mazanagitatin ab sbs.com.au/tigrinya rkhbu sbs tigrinya msma agibkum ulido ab facebookna atirum etizirrib katselwo hasabkum akafulun like gbarunan sbs tigrinya ab facebook
6: እዚ ትሰምዕዎ ዘለኹም መደብ ብቋንቋ ትግርኛ ዝፍኖ ሬድዮ ኤስቢኤስ እዩ።
7: ሰላም ዝኸበርኩም ሰማዕትና ሰማዕቲ ሬድዮ ኤስቢኤስ ሎሚ ዕዱም ኣለኒ ኣቶ ኣርኣያ ካሳይ ዝበሃል ኣብ ካናዳ ኣብ ካልጋሪ ዝነብር እዩ። ንሱ ኣብ ዝተፈላለየ ስራሕት ትምህርትን ዝሓለፈ እዩ። ባዕሉ ከፋልጠ ንኽእል እዩ ኣብዚ እዋን ዘሎ፣ ግን ናይ ዩኒቨርሲቲ መምህር ከም ዝነበረ ኣብ ዝተፈላለየ ዩኒቨርስታት እውን ከም ዘፅንዐ ብዝተፈላለየ ዓውድታት እዩ ኢንፋክት ኣፅኒዑ። ብቋንቋ ኣይኮነን ኣብ ሄልዝ፣ ኣብ ማኔጅመንት፣ ኣብ ብዙሕ ነገራት እዩ ተዋፊሩ ነይሩ። ኣብ ኮሚኒኬሽን ስታይ ከም ዘሎ እየ ካብቲ ናቱ ዳሕረ ባይታ ክፈልጥ ክኢለ። ኣነ ግን ሎሚ ኣተወኪርና ክንዛረበሉ ደልዩ ዘለኹ ኣብ ቋንቋ ናይ ትግርኛ ብፍላይ ኣፅዒቑ መርበብ ሓበሬታ ብምፍጣር ቋንቋ ትግርኛ ንምምዕባል ዝገብሮ ዘሎ ስራሓትን ዝርእዮ ብናቱ ማእዝን ኣብ ቋንቋ ትግርኛ ዘሎ ሓላፍ ዘላፍ ወይ ፀገማት እውን ኣፀቢቑ ብዝተፈላለየ መንገዲ ኣብ ዝተፈላለየ እዋናት ይፅሕፍ እዩ። ኣብ ዋ ተኩርና ኢና ክንዛርብ የቐኒለይ ኣቶ ኣርኣያ፣ ምናልባት ብዛዕባ ርእስኻ ሓፂር መላለ ሃበና ሞ ናብቲ ሕቶታተይ ክምለስ።
8: ግርም ፈላማ ኣብ ምዕባል እሩምን ምዕሩይን ትግርኛ ዘካይዶም ንጥፈታት ንኸካፍል ዕድል ብምርካበ ንኣኻ ብሄደ ከምኡውን ንማዕከን ሬድዮ ኤስቢኤስ ኣውስትራልያ ኣመስግን። ኣርኣያ ካሳ ይበሃል። ኣብ ኣስመራ ኤርትራ ተወሊደ ኣብ ካልጋሪ ካናዳ ነበር። ንትግርኛ ብዝምልከት ዝፃፎም ኣብ ሰዋሱ ዘተኮር እዮም። ንሱ ከዓኒ እንታይ ይጎዲልና እንታይ ከገበር መብዛሕቱ መባእታ ሰዋሱ ኣብ ትምህርቲ የለን ከም ህሉ ግን ይዝንተ እዩ። ስለዚ መብዛሕቱ ዕዮታተይ ኣብኡታት ዝተመርኮሰ እዩ።
7: ትግርኛ ብዙሕ ፀገማት ከም ዘሎ ኢኻ ተኪርካ ትዛረብ፣ ንሱ ድማ ኣይማዕበለን ኣብቲ ኣርባዓታት ዝጀመሮ ምዕባለ ወይ ገስጋስ ኣብኡ ደው ኢሉ እዩ ዘሎ። ብመሰረቱ እውን ኣብ ዋላ ብዚ ኮይንና ነቲ ናይ ሽዑ ዝነበረ ምዕባለ እንዳወደስና ኢና ንኸይድ ዝብል ብፍላይ ኣብታ ትግርኛ ንክኩላዕ ካብ ዓንኪላዊ ነግሒ ይውፃእ ዝብል ዓንቀፅ ዝፀሓብካዮ ኣሎ። ኣብ 1940ታት ተጀሚሩ ዝነበረ ገስጋስ ግን ኣብኡ ደው ከም ዝበለ ኢኻ ትዛርብ። ከምኡ ድዩ ዘሎ ናይ ብሓቂ እንታይ እዩ ዓንቂፅዎ? ብፍላይ ኣብዚ እዋን እዚ ኣብ ኤርትራ ንድሕር ከድና ዳርጋ ናይ መንግስቲ ቋንቋ ትግርኛ ዝኾነሉ መፅሓፍቲ ብብዙሕ ዝፀሓፈሉ ኣብ ዘለዎሉ እዋን ንምንታይ ከምኡ ናትካ ግምጋም ኣቐሚጥካ?
8: ግርም ነዚአን ብራንስ ኣብ ክልተ ከፊለ ክርእየን። ሓደ እቲ ቋንቋ ዝርባብ ቋንቋ ኮኑ ሓደ እቲ ትምህርታዊ ዝብል ስሩዕ ትምህርቲ ንሓፋሽ ክውሃብ ዝጀመረ ወታደራዊ ምምሕዳር ብሪጣንያ ኤርትራ መስኣት 1943 እዩ። ኣብቲ ሽዑ ኤሎንድሮፍ ዝበሃል መስራቲ ናይ ሶምናዊ ጋዜጣ ኤርትራ ካውንስል ዝብል ንምዕባል ትግርኛ ዝብል እዚ ደረጃ ዝሓለወ ንምውፃእ ተተኺሉ ነይሩ። ግን በቲ ፖለቲካዊ ነውፅታት ናይቲ እዋን ደስኪሉ 1945 ጀሚሩ 49 ተጠውይሉ ለመጀመሪያ ስሩ አኺባ መምዓል እንተሽ ጉባኤ ዝተሃይደ 1944 ነው እወላ እንተኾነውን እተኸጅመርኩሎ እተትምህርቲ መባእታ ኻብ ቀዳማይ ክሳብ ራብዓይ ትግርኛ ብድሕሪ እንግሊዝኛ ነው ክሳብ ብስርዓት ናይ አምሓርኛ ዝትካ እቲ ስርዓተ ትምህርቲ ናይ ኤርትራ ክሳብ ራብዓይ ነው ኩሎም ብኻሊ ትምህርቲ ወዲኦም ተመሊሶም ዝምህሩ ወዝነበሩን ናይ ራብዓይ ክፍሊ ፍልጠት ዘለዎም ሰባት ጥራዩ አብራባይ ክፍል ኻ ሰዋሱ የለም ስለዚ ሩምን ጻፉን ሰዋሱ ከተማሃርካ ስነ ጽሑፍ ከተማዕብላይ ትኸልኒኻ በንጻሩ ተኻልኣይ ዝበልኩ ኸኣኒ ትግርኛ ፊደላት ቈፂርካ ኣላጋሪብካ ንምፅሓፍ ከም እትዛረቦ ኣይትስገምኒኻ
7: እንታይ ማለት እዩ
8: እቲ ዘርኣ ምስ ሕጂ ኣነ ንስኻ ንዕልሎ ዘለና ከምኡ ገይረ ክፅሕፎ ቀሊል እዩ እዚ ዋላ ብናይ ምዕራብ ናይ ቤት ፍርድ እንተዳሪኻ ምሳኸ መፅኸሎ እቶም ዝስንዱ ኣለዉ እቶም ትስንዱ ከምቲ ትምስክር ዝዛረቡ እዮም ዝፅሕፍዎ እምበሪ ብእሩም እንግሊዝኛ ኣይፅሕፍዎን እዮም ስለዚ ስነ ፅሑፍ እንግሊዝኛን ምዝርራብ እንግሊዝኛን ነንበይሉ እዩ ትግርኛ ግን ክልቲኡ ሓደ እዩ ሕጂ ብሰዋሱ መፂሓ ክትንትኖም ከለኻ ኢደ እግሪ ዘብሉ እዩ ዝኸውን ብዝርርብ መልከት ነቲ ፅሑፍ ኣንቢብና ናይ ምርዳእ ኣይንፅገም እዩ ፊክሽን ኩሎም ቶም እዞም ንብወለድ ዝነበሩ ሽዑ ዝፅሓፉ ኩሎም ይነበም እየ ነይሩ ይርዳእኒ ነይሩ ክሳብ ሕጂ እውን ይርዳእኒ እዩ ግን ከምቲ ዝዛረቦ ፅሕፈት ምዃኑ ካብ ናይ ፅሑፋት ወልዳ ወልደ ማርያም ክሳብ እዚ ሕጂ ዝፅሓፉ እንተዳሪኻዮም ኩሎም ዝርረባዊ ፅሑፍ እዮም እምበሪ ብሰዋሱ ሕግታት ተኸቲሎም ዝፅሓፉ ይኮኑ ስለምንታይ እዮም ሰዋሱ ተኸቲሎም ዘይፅሓፉ ክንብሎም ከሎና ከዓኒ ትምህርቲ ሰዋሱ ስለዘየለ
7: ግን ኣብ ዝተፈላለዩ እዋናት ይፍተን እዩ ጉባኤ ይግበር ብዩኒቨርሲቲ ደረጃ ናይ ኣስመራ ዩኒቨርሲቲ ተዘይተጋጌ ዳሓር እውን ናብ መቐለ ድሕሪ ተስዓታት እውን ካብ ኣስመራ ዝመፁን ናይ ትግራይ ምሁራትን እውን ተኣኪቦም ከምኡታት ፈተነታት ይግበር እዩ ዝተፈላለዩ ውልቀ ሰባት እውን ከም በዕል ኣማኒኤል ሳለ ካልኦት እውን ናይ ሰዋሱ ትግርኛ መፅሓፍቲ ኣቕሪቦም ሰባት ክጥቀምሉ ይገብሩ እዮም እዚታት ግን ኣበርክቶ ኣይግበረን ድዩ ኣብዚ ምዕባለ ናይ ቋንቋ ትግርኛ
8: ክገብር ዘይኽእለሉ ምክንያት ቅድሚ ናብኡ ከይዶ ከምቲ ዝበልኩ ብኤርትራን ዝተካየደ 82/83 ኣብ ኣስመራ ዩኒቨርሲቲ ኮንፈረንስ ሲምፖዚየም ዝበሃሉ ተካይዶም እዮም ከምኡ ናብ ዝተፈላለዩ 87 ኣህጉራዊ ሲምፖዚየም ዝብል ኣብ ስዊድን ተካይዱ እዩ እዚኦም ዝካየዱ ዘለዉ ግን ኣብቲ ላዕሉፍቲ ጨንፈር እዩ ካብ ሱሩ ንዘይመፅኡ የለን ክሳብ ካሊእ ኮንፈረንስ መፅኢና ንፅበ ዘለና ብሓደ ፅሑፍ ከም ዘመልከትክዎ ልክዕ ከምዚ ናይ ገረብ ልደት ቆሪፅካ ኣምፂኻ ኣብ ገዛካ ተሰላለሞ ሞባህታ ዝፈልጥረልካ ዜናታት ተቃልሕ ብድሕሪኡ ይኸይድ ስለዚ እቲ ክፅሕፍ ዝኽእል እውን ብናቱ ፃዕሪ ክደሉ እንተዘይኮይኑ እዚ ካብ ትምህርቲ ዘይተበገሰ ብምዃኑ ደረጅኡ ዝሓለወ ትግርኛ ክንፅሕፍ ኣይንኽእል ኢና ትግርጃ ብዝተፈላለዩ ላሃጃታት ዝቆመ እዩ እቲ ተምሃረ ከዓኒ በብናቱ እቲ ዝዓበየሉ እዩ ዝፅሕፍ ዘሎ እምበሪ ሓደ ደረጅኡ ዝሓለወ ፅሕፈት ክገብር ኣይክእልን እዩ
7: ግን እዞም ሲምፖዚየማት እዞም ኣኼባታት ዝተገብሩ ሲ ንዕኡ ዓሊሞም መስለኒ ማለትሲ ስታንዳርዳይዝ ምግባር ወይ ከዓ ስርዓት ንምሓዝ ኩሉ ዝጥቀመሉ ወግዓዊ ዝኾነ ኣፀሓሕፋ ብሰዋሱ መልክዕ ዋላ ብካልእ ሲ ንክኸውን ኢሎም እዮም ገይሮም ስለዚ ሲ ብውሕዱስ ከም መበገሲ ተወሲዶም እዞም ካብኦም ዝወፁ መፅናዕትታት ክምዕብል ኣይተፈተነን ድዩ
8: ፅባለኻ ኣሎ እቲ ሕጂ ኩሉ እንተሰሚናታት እንተዳሪኢካ ካባዶ ዝጅምራ እየን እንድሕን ክዓቢ እንተዳ ኮይኑ ሲ ኣብታ ሰሚናር ቀልማዕብላ 5 ዓመት ዝኮኑ ንዓኣ ነታ ሰሚናር እቲኣ መበገሲ ገይሩ ይኮነን ዝመፅእ ዘሎ ሕጂ ኩሉ ሻዕ ከምዚ ምናልባት ናይ ምቅላል መስሎ እቲ ሰብ እምበሪ ቀዳማይ ክፍሊ 10 ዓመት ዝደገመ ሓደ ተማሃራይ 10 ዓመት ንቤት ትምህርቲ ስለዝተመላሰስ 10ይ ክፍሊ ኣይንብሎን ኢና እተን ጉባኤታት እውን ብኡ ዓይን እየን ዝረአ ምክንያቱ ኣበይና እቲ ነፀብራቅ ናተን ክንሪኦ ዘለና ኣብቲ ተጠቀምትን እዩ እምበሪ ኣብቶምቲ ነቲ ጉባኤ ዝወደቡ ዝወሃሃዱ ሰባት ኣይኮነ ንሳቶም ሓደ ይገብሩ ኣለዉ ፀኒሖም ከዓ ይገብሩ ኣለዉ ካልኦት ከዓ ይገብሩ ኣለዉ ውፅኢቱ ከከይተምፅእ ስለምክንያቱ ሱር ስለ ዘሎ ከምታ ናይ ገረብ ልደት ዝበልክዋ እታ ጉባኤ ምስ ተወድአት እታ ገረብ ክትሓረር እያ ክትጓሓት እያ ንዝመፅ ዘሎ ከዓ ሓዳሽ ኢካ ተተክል ዘለካ ሓዳሽ ገረብ ቆሪፅካ ካ ትስልም ዘለካ ስለዚ ኣብ ምስልላም ጥራይና ዘለና እምበሪ ሰረቱ ወይ ከዓ ውፅኢቱ ክንመዝነሉ ንኽእል የለን ደረጃ ዝሓለወ ክነመፅ ኮይና ሲ ኣብ ማእኸላይ ደረጃን ላዕለዋይ ደረጃን ትግርኛ ትምህርቲ ክህሉ ኣለዎ ኣብኡ ከዓ ኢካ ትህቦት ሶስ ሰዓታት ፀሓፋ ዘሎ
7: ኣራይ ናብቲ ፍታሕ ክንመፅ እንዲና ዳሕራይ እንታይ ክግበር ዘሎ ዝብል ሕቶ ክሕተካ ንዴ ምናልባት ዋላው ናብ ኤርትራ ከድካ ብ2017 እዩ ማለት እዩ ዝረእኸዮ ትዕዝብቲ እውን ብፍላይ ብቲ ቋንቋ ተዛረብቲ ናይ ትግርኛ ዝረእኸ ትዕዝብትታት ነይሩ ሓንቲ እውን ከም ምሳሌ ዘቕረብካዮ እንቁርዖ ብኣብ ውዒ ንሕርአቲኻያ ነጢርያ ትወፅእ ግን ኣብዝሑል ዕቲኻ በብቕሩብ ንሕራሚዕካያ እንዳ ነጥረት ስለዚ ትብኡ ዘሎ ስኒ ኣብዝሑል ማይ ዝኣትወት እንቁርዖ ብሞ ውሓዊ እንዳበለን በብቕሩብ እንዳተጠጠቐት እያ ትኸይድ ዘላ ኣነ ግን ክነጥር ክኢለ ኢልካ ክሳብ ኩንኡ ማለሲ እቲ ቋንቋ ትግርኛ እቲ ሰብ ከይተረድኦስ ኣብ ዘይከውን ይኸይድ ከም ዘሎ ኢኻ ኣብኡ ፅሒፍካ እሞ እስኻ ግን ብማዕዶ ብደገ ኮንካ ክትሪኦ ከለካ ኣዝዩ ዘሰንብድ ምዃኑ ክሳብ ክንድኡ ግን ማለት እቲ ቋንቋ ተባላሽ እዩ እንታይ እዩ እቲ እቶም ዝረእኸዮም ነጥብታት ሓደ ክልተ ከም ኣብነት ጠቂስካስ ኣብ ከምዚ ናብ ከምዝን ከምዚ ጌጋ ኣለዎ ዝከበለኒ
8: እወ ሕጂ ናብ ምስለካ ተባላሽ ገለ ዘይኮነ ሲ እቲ ቋንቋ ብስሩዕ ደረጃ ኣይመዕበልን ንናይ ወለዱ እዩ ዝኸውን ዘሎ ኣብ ስሳታት ዝነበሩ ቃላትን ዝጥቀምሎም ዝነበሩ ቃላት ኣብ መዝገብ ስለዘየለዉ እቲ ዕለታዊ ዘይንጥቀመሎም ብምዃና ንርስኦም ነዚ ዝመፀና ኢና ንሽምት ከምዚ ኣክንዳ ሓሪስካ ኣብ ቆፍ እክልካ ኣቐሚጥካ በብቅሩብ ተምፅኦ ንእለቱ እንዳሸመትና ኢና ንኸይድ ሕጂ ተባላሽዩ ዘይኮነ እዚ ይቕየር እዩ ዘሎ እቲ ቋንቋ ባህርያዊ ህያው ቋንቋ ስለዝኾነ ይቕየር እዩ ብስሩዕ ንክቐየር ግን ስሩዕ ትምህርቲ ክህልዎ የለዎ እየ ዝብል ንኣብነት ከም ኣብነት ክጠቕሰልካ ዝኽእል ኣብ ሰላሳታትን ኣብዚ መጀመርያ ናይ መፅሓፍ ቅዱስን ዘሎ ሕጂ ሰቀየ ዝብለ ስቀየ ኣለኹብ ነይሩ ሕጂ እዛ ሰቀየ ብተሰቃየ እያ ዘላ ኣብቲ መዝገበ ቃላት ጠፊኡ ዘገበ ኣብኡቱ ማለት እዩ ካብ ዘገበ ስም መዝገብ ተወፅእ ሕጂ ግን እዛ ዘገበ ዝብል ቃል ተሪፋ መዝገበ ንገዛ እሱ ረባሕታ እንከሎ ከም ግሲ ይቁፀር ኣሎ ግሲ ይኮነን መዝገበ ክብል ከሎ መዝገብና እዩ ማለት እዩ ከምዚ ቤተ ክርስቲያን ክንብል ከለና ቤት ናይ ምኳንና ተባተ ዘላ ልክዕ ከማያ መዝገበ ቃላት ክንብል ከለና ናይ ቃላት መዝገብ ኢና ንብል ዘለና እታ ግሲ ግን ዘገበ እዩ መዝገበኒ ክን ዝብለካ ዘግበኒ እየ ክብለካ ዘለኒ እዚ ሓደ ካተቀየሩ ኣነ ምናልባት ቅሩብ ርግፀኛ እንተዘይኮንኩ ኣብ ኣስመራ ቤት ብልዕ እምበር ቤት ምግቢ እያ ይበሃለኒ ነይሩ ሕጂ ግን እታ መገበ ትብል ቃል ካብ ግእዛ መሰረታት ተመዛቢላ ኣብ ክትዕረየሉ ዘይትኽእል ደረጃ በፂሓ ዘላ መገበ ዳይረክተር ማለት ሕጂ ናብ ደብሪ እንተዳ ከድካ እቲ ደይንታሽ መዓልቲ መዓልታዊ ምምሕዳር ዝገብር መነኩሴ መጋቢ እዩ ዝበሃል መጋቢ ከዓ መሓዳር እዩ ሕጂ በዚኦም ንሕሪኢካ ዝባላሸው ኣለዉ ዝቕየሩ ኣለዉ ድሕና ብስሩዕ ትምህርቲ ከይና ነርና ተዝኸውን ምተዓቀቡ ብመፅናዕቲ ከዓ ምስ ተቐየሩ ካሊእ እዚ እዞም ኣርባዕተ ፊደላት ግስታት ብኣ መ ተ የ ዝጅምሩ መፅናዕቲ ክህብል እዮም ገሊኦም ረባሕታ እዮም ከምዚ ሕጂ መዝገበ ዝበልክዎ ረባሕታ እዩ እምበሪ ግስ ዘገበ እዩ ሰለስተ ፊደል እዩ ትቐሉ ካብ ቃላት ከዓ ካብ ባዕሊ ምውራስ እዞም ምናልባት ደጋግሞ ተሰማዕቲ ሰባት ዝበሃሉ ጋዜጠኛታ ነረድ ብሉ መራሕቲ ሃገራት በሎ እዞም ምሁራት ኢና ዝብሉ ዘእትዎ ቃላት ብዘይ መፅናዕቲ ሰናድግ መዝገበ ቃላት ስለዘየብልና ይልመዱ ኣለዉ እዞም ቀረባ ግዜ ዝሃብክዎን ክልተ ኣብነት ክበካ ተረንከ ልሂቃን ዝብል ኣሎ ልሂቃን ማለት ኣረግቶት ማለት እዩ ልህቀ ማለት ዓብዩ ኣሪጉ ማለት እዩ ተቓል ግን ልሂቅ እዩ ተቓል ባ ሊቅ እዩ ሊቃን ወይ ከዓ ማእምራን ክንብሎም ንኽእል ኢና እታ ልሂቃን ግን ኣረግቶት ኢና ንብሎም ዘለና
7: ኣረግቶት
8: ዝብል ሊቃን ወይ ሊቃውንቲ ካብ ሊቂ ክወፅእ ነይርዎ ትቓል ልህቀ ግን ዓበየ ኣረገ ማለት ወሬዛ ልህቀ ንሕነካ ቆልዓ ጎቦ ዝነበረ ኣሪጉ ቅድሚ ሕጂ ነዚ ናይ ኣብ ክልተ ዓምዳዊ ዝኾነ ነገር ንክንገልፅ ዋልታ ይበሃል ነይሩ ዋልታ መከላኸሊ ነገር እዩ ጫፍ ኣይኮነን ዝቐረባ ግዜ ሓንቲ ዝወፅ ከዓኒ ቀፅራዊ ከዓ መፅ ቀፅሪ ሓፁር እዩ ጫፍ ኣይኮነን ሕጂ እዚኦም ኣለውነት ናይ መዝገበ ቃላት ስናዲ ስለዘየለ ብሓውሪ እዩ ዝኸይ ዘሎ እቲ ኣነ ውዑ ኣብዝሑ ዝበልከውን እዚ እዩ እቲ ህዝቢ ይባላሸሎ ዘይኮነ ሲ ዝርርባዊ ቋንቋ ስለዝኮነ ንሱ ይጥቀመሉ እቲ ናይ ቅድሚ ኣርባዕታት ዝነበረ እናታቶም እዩ እሳቶም ውን ሩማት ነይሮም ኣይኮኑ ግን ዝርርባዊ ቋንቋ ንእለት ዘድልየካ እምበሪ ማህደረ ቃላት ከተኻበተሉ ስነ ፅሑፍ ክትዝገብረሉ ትኽእል የለን
9: Radio.
2: Starting a new life in Australia isn't easy.
3: A lot of companies have rejected me.
4: Sometimes I feel like, oh, I'm gonna quit, I've given up.
2: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
10: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
11: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
7: SBS audio app Lomi download gerkum kullom tfotwom medebat kitsam'om jemru kab app store way kab google play bineta kitrkhbot qulihum
12: My journey in Australia was not easy. I was struggling
13: gozay nabab Australia qalilay neberen behetret kwankwa english ብጽምዋን ጾታይን መንነተይን ብዛዕባ ምቕባልን ይሽገር ነይረ። ኣብ 1980ታት ጃፓን ሼንሪን ዮኩ ዝበሃል ምሕጻብ ኣብዱር ወይ ጫካ ወይ ምስትምቓር ሃዋህው ጫካ ዝብል ኣምር ኣታታት እያ። ካብ ምድኻም ብቴክኖሎጂ እፎይታ ንምርካብን ሰባት ምስ ናይታ ሃገር ጫካታት ዳግማይ ክተኣሳሰሩ ንምንቕቓሕን ተባሂሉ ዝተሓስበ እዩ። ኣብ 1990ታት ተመራመርቲ ከም በዓል ጨና ዕንፀይቲ ወይ ገረብ ድምፂ ዝዛር ማይን ተፈጥሮዊ መልክዕ ዱርን ዝኣመሰሉ ፊዚዮሎጂካዊ ፅልዋ ገለ ባእታታት ዱር ከፅንዑ ጀሚሮም። እቲ ኣብ መወዳቱ ዝረኸብዎ ድማ ምስ ተፈጥሮ ወይ ኣብ ውሽጡ ግዜ ምሕላፍ ኣብ ምጉዳል ወጥሪ ወይ ጭንቀት ኣዝዩ ጠቓሚ ምዃኑ እዩ። ኣብዚ ኣብ መልበን ኣብ ቀረባ ግዜ ዝተኻየደ ካልእ ምስ LGBTQIA+ ዝኾኑ ሓደስቲ መጻእትን ስደተኛታትን ብሓባር ዝሰርሐ መፅናዕቲ ድማ እዚ ንስምዒ ፅምዋ እውን ከጉድል ከም ዝኽእል ደምዲሙ። ኣብዚ ትሕዝቶ ተፈጥሮ ፅምዋ ኣብ ምምጋት ከመይ ይሕግዝ ክንፍትሽ ኢና።
14: being LGBTIQ can be
13: ተመሳሳሊ ፆታን ካልኦት ዝተፈልዩ ፆታን ወይ LGBTQI ምዃን ንባዕሉ ኣብዚ ኣብ ኣውስትራልያ ምስ ማሕበረሰብ ኣብ ምሕዋስን ዝምድናታትን ርክባትን ኣብ ምህናፅን ዘግልል ክኸውን ይኽእል እዩ። ብዙሓት ካብ ኣባላት ማሕበረሰብና ኣብዚ ኣብ ኣውስትራልያ ካብ ናቶም ባህላዊ ድሕረ ባይታ ዘለዎም ሰባት እዮም። ዝተሓተ ድሕነት ዘለዎም ኮይኑ ዝስምዖምን ብዙ ሓደ መጠን ጥራይ ምትስሳር ዝህልዎምን ክብሉ ዝነግሩና። ምክንያቱ እዚኦም ድሕነቶም ክረኽቡ ኢሎም ሃዲሞ ሙሉእ ካብ ዝመፁ ባህሊ ዝኾኑ ሰባት ስለ ዝውክሉ። ኢያን ሲል ዳይረክተር ምክያድ LGBTQIA+ ምስ ዝኾኑ ስደተኛታትን ሓተቲ ዕቑባን ዝደጋገፍ ማሕበር ሜኒ ካለድ ስካይ ኣብ ሜልበን እዩ።
14: Loneliness is a huge challenge for the community that we
13: ነቶም ምስኦም ብሓባር ንሰርሕ ዘለና ማሕበረሰብ ፅምዋ ዓብዪ ብድሆ እዩ። እዚ ክኸውን ዝኽኣለ ኢለ ዝሓስቦ ክልቲኡ ማለት LGBTIQ ውን ሓደስቲ መጻእቲ ምዃንን ማለት ድህነት ዝስምዓካን ዝቕበሉካን ቦታታት ኣዝዮም ንኣሽቱን ዝተረሓሓቑን ይኾኑ ማለት እዩ። ብዙሓት ካብቶም ኣባላት ማሕበረሰብና ኣብ መንጎ ምስ ባህለይ ድሕረ ባይታይ ስድራይን ማሕበረሰበይን ምትስሳረይ ክቕፅሎ ዶ ወይስ ኣብ ማሕበረሰብ LGBTIQ+ ቦታ ክረክብ ሓድዩ ክመርፁ ይግደዱ እዮም። ኣብ መንጎ እዚኦም ድማ ከቢድ ዝኾነ ቅልስ ጉዕዞ
14: ኣሎ።
13: ሚም ካብ ቪየትናም ናብ ኣውስትራልያ 11 ዓመታት ይገብር ድሕሪ ምምፅኦም ነዚ ጥራይ ክሓልፍዎ ከምኡ ክገብሩ ሃልይዎም። ሽዑ ሓፋር እየ ነይረ። እንግሊዘይ ድማ ዝተወሰነ ጥራይ እዩ ነይሩ። ስለዚ ዝበዝሕ እዋን ምስቲ ቪየትናማዊ ማሕበረሰበይን ዘመድ ኣዝማደይን ጸኒሐ። ስለዚ ድሕነት ተሰሚዑኒ ብዙሕ ግን ኣይወፅእን ነይረ። ኣብ 2017 ስድሮም ኣብ ኣውስትራልያ ኣንጻር ሕጋውነት መርዓ ኣብ መንጎ ተመሳሰልቲ ፆታታት ከም ዘድምፁ ፈሊጦም። ኩሉ ነገር ኣብ ውሽጠይ ይሕዞን ፆታዊ መንነተይን መንነተይ ባዕሉን ክሓብእ ፈቲነ። ምስ ግዜ ሰባት ብዛዕባይ ክዛርቡ ሰሚዐ። ሌዝቢያን ምዃነይ ምስ ኣፍለጥኩ ጸገም ጥዕና ኣእምሮ እዩ ዘለካ እምበር ሌዝቢያን ኣይኮንካን ኢሎምኒ። ኣዝዩ ተደናጊሩንን ዝዛረቦ ሰብ ድማ ኣይነበረንን። ስለዚ ንነፍሰይ ኣግሊለያ። ሚም ምስ ማሕበር ሜኒ ካለድ ስካይ ሰባት ኣተሓሒዞሞም ኣብቶም ረቡዕ ምሸት ዘእንግድዎም ድራራት ድማ ክመፁ ተተባቢዖም። ካብታ ቀዳመይቲ ዓባይ ረቡዕ ወይ ቢግ ወንስደይ ጀሚረ ናብኡ ምኻድ ቀፂረዮ። ንኻልእ ዘይኮነ ንዓይ ክብል ከይደ፣ ምክንያቱ ኣብኡ ድሕነት ይስማዓኒ ሕጉሳት

ክብራ ሰማትና ናይ ሎሚ መደብና ክንዛሙ ኣርሳት ዜና ክደግመልኩም ብናይ ወፃኢ ፈጠርቲ ትሕዝቶ ኣብ ኦንላይን ዋን ኔሽን ዝግበር ዘሎ ጎስጓስ ኣዝዩ ዘተሓሳስብ ምዃኑ ናይ ሰርት ግሪን ሴነተር ሳራ ሃንሰን ያን ገሊፃ ሓለዋ ሰውራ ኢራን ናብ መላእ እቲ ዞባ ሓድሽ ተፃብኦታት እናተዘርግሐ ኣብ ዝኸደሉ ዘሎ መጥቃዕትታት ሕቡራት ምንታት ኣሜሪካ ብዝሓየል መገዲ ምላሽ ንምሃብ ድልው ምዃኑ ኣጠንቂቑ ካናዳ ንደቡብ ኣፍሪካ ሓደ ባዶ ድሕሪ ምስዓራ ናይ ፈለማ ናብ ብዙር 16 ዋንጫ ዓለም ፊፋ ዝሓለፈት ጋንታ ኮይና ኣርስማዕትና ናይ ሎም ምድብና ዛዝግና ኣለና ኣብ ዝመፅእ ሓሙስ ተፈላለዩ ትሕሶታት ሒዝና ክንመለሰኩም ኢና ክሳብ ሽዑ ሰላም ክነዝምነልኩም ንሳኹም ፅናሕኩ ኣዳለውና ኣቃሚ ዝመደብ ደየነሰመርህ ብሮክ ማዓልቲ

0: on mobile, online and on radio.
1: ከSBS አማርኛ ጋር ነው በሞባይል ኦንላይን እና ሬዲዮ።
2: የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የSBS አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል።
3: ጤና ይስጥልን እንደምንላችኋል የተከበራችሁ አድማጮቻችን። ከኤስቢኤስ ራዲዮ የአማርኛው ቋንቋ ዝግጅት ክፍል የሰኞ ሰኔ 22 ቀን 2018 ዓመተ ምህረት የቀኑን ስርጭታችን ነው ይዘን ቀርበናል። በቆይታችንም ዜናን አስቀድመን ሁለት ቃለ ምልልሶችን አካተናል። በቀዳሚነትም ከድምጻዊ ሚካኤል በላይነህ ጋር በሙዚቃ ስራዎቹ ዙሪያ የተደረገ ቆይታለን። በወቅታዊ ጉዳይም የዓለም ዋንጫን በተመለከተ ባልደረባችን ኤልያስ ጉዲሳ ከቀድሞ የኢትዮጵያ ብሔራዊ ቡድን አባላት ጋር ከኤርሚያስ ወንድሙና ኤልያስ ጆዋር ጋር ያደረገው ቆይታ አለ። አብራችሁን በመሆን ተከታተሉን ዘንድ የአክብሮት ግብዣችን ነው። ከቀኑ ፕሮግራማችን ጋር አብሬያችሁ መቆየው ማርታ ጸጋው ነኝ። በቅድሚያ ዜና። ዜናውን ከማሰማታችን በፊት ርዕሰ ዜናዎችን እነሆ። በቬንዙዌላ የመሬት መንቀጥቀጥ ፍርስራሽ ውስጥ ሁለት ልጆች አባትና ልጅ በህይወት ተርፈው ተገኙ። በዩጋንዳ የወታደራዊ ኃይል ከፍተኛ አመራር ሁለት የነጻ ፕሬሶችን ዘጉ። ካናዳ ወደ 16ኛው ቡድኖች ደቡብ አፍሪካን በማሸነፍ አለፈች የሚሉት የቀኑ ዋና ዋና ዜናዎቻችን ናቸው።

0: ዜናውን ከቀኑ ዜና ጋር ማርታ ጸጋው ነኝ። ዜና በዝርዝር። በቬንዙዌላ በተከሰተው የመሬት መንቀጥቀጥ ፍርስራሽ አባትና ልጅ በሕይወት መውጣታቸው ተገለጸ። የአሜሪካና የፈረንሳይ የድንገተኛ ጊዜ አዳኝ ቡድኖች ከተራራው ፍርስራሽ ስር ሁለቱን ሰዎች ለማውጣትም ችለዋል። የአገሪቱ ተጠባባቂ ፕሬዝዳንት ዴልሲ ሮድሪጌስ እንዳሉት እስካሁን 33 ሰዎች በሕይወት ተርፈዋል። ቢያንስ 1450 ሰዎችም እንደሞቱ ሲጠቀስ እንዲሁም በሺዎች የሚቆጠሩም እንደጠፉ ይታወቃል። ክርስቲያን ቶረስ ብርማን ከዓለም አቀፍ ቀይ መስቀል ፌዴሬሽን ህብረት እንደገለጹት ያለው ሁኔታ ለአደጋ ጊዜ ሰራተኞች እጅግ ፈታኝ እንደሆነ ነው። ዩጋንዳ ከፍተኛ የወታደራዊ ባለስልጣን በአገሪቱ ያሉትን ሁለት የነጻ ፕሬሶችን የዘጋ ሲሆን ለድርጊቱም በነጻ ሚዲያዎች ጽንሰ ሐሳብ አላምንም ሲሉ በይፋ አሳውቀዋል። ሞሆዚ ሆርጋባ አያይዘውም የአገሪቱ ከፍተኛ የነጻ ሚዲያ አካል ጋዜጣ የሆነውን The Daily Monitorና የቴሌቪዥን ጣቢያውን NTV ዩጋንዳን ያለ ባለስልጣኑ ፈቃድ በፍጹም እንዳይከፈቱም ይፋ አድርገዋል። ባለስልጣኑ የዘጉበትን ምክንያት አሁንም ግልጽ አላደረጉም። በዴይሊ ሞኒተር እንዳሳወቀው ጋዜጠኞቹና ሰራተኞቹ ወደ ህንጻው እንዳይገቡም እንዳይወጡም ካምፓላ በሚገኙ በወታደራዊ ኃይል ባለስልጣናት ተከልክለዋል። በኬንያ መሰረት ያደረገው የመብት ተሟጋች ቮካል አፍሪካ ይህንን እርምጃ ለፕሬስ ነጻነት አደገኛ ነው፣ የማፈንም ተግባር ነው ሲል ገልጾታል። አንድ አውስትራሊያዊ ግለሰብ በታይላንድ በታዳጊ ወጣት ግድያ ክስ ተመሰረተበት። የታዳጊ ወጣቷም አስክሬን በሻንጣ ውስጥ በባቡር ጣቢያ አቅራቢያ ተጥሎም ተገኝቷል። ፖሊስ የተጠርጣሪውን ስም ይፋ ያደረገ ሲሆን ሳይመን ፒተር ካርመን የተባለ ግለሰብ ባለፈው አርብ ከባንኮክ አየር ማረፊያ በጄትስታር አውሮፕላን ወደ ፐርስ ለመብረር በመዘጋጀት ላይ እንዳለ ነበር በቁጥጥር ስር የዋለው። የአካባቢው የብዙሃን መገናኛዎች እንደዘገቡት ግለሰቡ በቁጥጥር ስር የዋለው የታዳጊዋን አስክሬን በጥቁር ሻንጣ ውስጥ ታሽጎ በፓታይ ሪዞርት አቅራቢያ ካለው የትሬን ጣቢያ ተጥሎ ከተገኘ በኋላ ነው። ግለሰቡ በመጀመሪያ ክሱን የካደ ቢሆንም በኋላ ግን ከታዳጊ ወጣቷ ጋር በነበረ ያለመግባባት ሳቢያ በቪላዋ ስታስፈራራው ራሱን ለመከላከል ሲል እንዳደረገውም አምኗል። የፖሊስ ቪዲዮ እንዳሳየውም ካርማን ለ17 ዓመት ታዳጊ ወጣቷ ቤተሰቦች የተሰማውን ጥልቅ ሐዘን ያሳየ ቢሆንም የመግደል ክሱን ግን አስተባብሏል። ከፓኪስታን በወጡ ዜናዎች መሰረት በሆርሙዝ ዙሪያ ያለውን ውዝግብ ለመፍታት በዩናይትድ ስቴትስ እና ኢራን ተወካዮች መካከል የሚደረገው ውይይት ነገ ማክሰኞ እንደሚቀጥል ተጠቁሟል። አንድ የአሜሪካ የመገናኛ ብዙሃን ኃላፊ እንደገለጹት ሁለቱ ወገኖች እስከዚያው ድረስ እርስ በርስ ጥቃት መፈጸምን ለማቆም ተስማምተዋል። ባለፈው ሳምንት ግንኙነታቸው ውስጥም አንዳንድ ውጥረቶች የታየ ሲሆን በቅዳሜና እሁድ ስለተካሄዱት ውይይቶች የኢራን ተሳትፎ በተመለከተ ተቃራኒ መረጃዎችም ቀርበዋል። አንድ የኢራን ኃላፊ ለመንግስት ቴሌቪዥን እንደገለጹት ተወካዮቹ በዚህ ወር ከዩናይትድ ስቴትስ ጋር በተፈረመው የመግባቢያ ሰነድ ውስጥ የተካተቱት ሁሉም ቅድመ ሁኔታዎች ስላልተሟሉ የታቀደው ስብሰባን መሳተፍን መሰረዛቸው ይታወሳል። ከነዚህ መካከልም በዩናይትድ ስቴትስ የታገዱ የኢራን ገንዘቦች እንዲለቀቁ የተጠየቀው ይገኝበታል። ሆኖም የዶናልድ ትራምፕ አስተዳደር ምንም እንዳልሰረዘ በመግለጽ ቴክኒካዊ ውይይቶችን በታቀደው መሰረት በሚቀጥሉት ቀናት እንደሚካሄድም አስታውቋል። ባለፈው ቅዳሜና እሁድ ኢራን በኩዌትና ባህሬን ውስጥ በሚገኙ የአሜሪካ ወታደራዊ ጣቢያዎች ላይ ሚሳኤሎችንና ድሮኖችን ተኩሳለች። ይህም ፕሬዝዳንት ዶናልድ ትራምፕ ይህንን ኢራቅ ኢራን ጦርነቱን ለማቆም በተደረገው ጊዜያዊ ስምምነት ካልጸናች የኢራን አመራርን እንደሚያጠፋ ከዛቱ በኋላ የተፈጸመ ነው።
1: It was very very overwhelming and we are so happy. We couldn't believe this, but it's a miracle.
0: ወደ ስፖርት ዜናችን ስናልፍ የዴሞክራቲክ ሪፐብሊክ ኦፍ ኮንጎ ብሔራዊ ቡድን ዋና አሰልጣኝ ዜባስቲን ዳሴፕ ቡድናቸው በ32 ቡድኖች ዙር ከኢንግላንድ ጋር ለሚያደርገው ጨዋታ ያለምንም መዘግየት ዝግጅቱን መጀመሩን ተናግረዋል። ዴሞክራቲክ ሪፐብሊክ ኮንጎ ኡዝቤክስታንን 3-1 በማሸነፍ በታሪኳ ለመጀመሪያ ጊዜ የዓለም ዋንጫን የጥሮ ማለፍ ምዕራፍ በመድረስ ታሪክ ተሰርቷል። አገሪቱ ከ55 ዓመታት በኋላ ለመጀመሪያ ጊዜ ለዘንድሮ ዓለም ዋንጫ መሰለፍ የቻለች ሲሆን በአሁኑ ጊዜ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ከኢቦላ ወረርሽኝ ጋር በተያያዘ እንዲሁም ለብዙ ዓመታት ተደጋጋሚ የፖለቲካ ቀውሶችን ስታሳልፍ ቆይታለች። አንዳንድ ደጋፊዎች እንደሚሉትም የብሔራዊ ቡድኑ ስኬት የሀገሪቱ ብሔራዊ ኩራት መሆኑን አስመልክቷል። በተያያዘም ካናዳ ደቡብ አፍሪካን 1-0 በማሸነፍ 16ኛው ቡድኖች ዙር ያለፈች ሲሆን የመጀመሪያው ቡድንም ሆናልፋለች። ከጨዋታው በኋላ ደጋፊዎቹ እንዲህ በማለት ሐሳባቸውን ገልጸዋል።
2: We worked a lot to get this victory. We really wanted to give this win to all the Canadians. And we just kept believing, we kept pushing. And I think we couldn't have imagined it any other way. I think it was an amazing goal.
0: ለካናዳ ጎሉን ያስቆጠረው ስታኪዮ በ92ኛው ደቂቃ ላይ ሲሆን ይህ ድልን ለማግኘት በጣም ጠንክረን ሰርተናል። ይህን ድል ለሁሉም ካናዳውያን መስጠት በጣም እንፈልግ ነበር። ማመናችንንም አናቋርጥም፣ መታገላችንንም እንቀጥላለን ሲል አስታውቋል። በዛሬው ዕለት በአውስትራሊያ ዋና ዋና ከተሞች የሚኖረውን የአየር ትንበያ ስንመለከት ፐርስ 18 ዲግሪ ሴንቲግሬድ ይጠበቃል፣ ዝናባማ። እንዲሁም አደላይድ አነስተኛ ዝናብ ይኖራል 18፣ ሜልበርን ተመሳሳይ ሁኔታ ይጠበቃል 17 ዲግሪ ሴንቲግሬድ፣ ሆባርት በአብዛኛው ፀሐያማ 15 ዲግሪ ሴንቲግሬድ፣ ካምብራ አነስተኛ ዝናብ ይኖራል 15፣ ሲድኒ እንዲሁ አነስተኛ ዝናብ 20 ዲግሪ ሴንቲግሬድ፣ ወሎንጎክ ዝናብ ተጠናክሮ ይቀጥላል 17 ዲግሪ ሴንቲግሬድ፣ ኒውካስል ዝናባማ 18 ዲግሪ ሴንቲግሬድ፣ ብሪዝበን አነስተኛ ዝናብ ይሆናል 21፣ ኬንስ ተመሳሳይ የአየር ሁኔታ ይጠበቃል 26፣ ዳርዊን በአብዛኛው ፀሐያማ 31 ዲግሪ ሴንቲግሬድ ይጠበቃል። እንዲሁም የውጭ ምንዛሪን ስንመለከት በዛሬው ዕለት 1 የአውስትራሊያ ዶላር 109.12 እንዲሁም 1 የአሜሪካ ዶላር 158.35 እንዲሁም 1 ዩሮ 180.20 ተመንዝሯል። የቀኑ ዜና በዚያው በቃ ነው።

0: ድምፃዊ ሚካኤል በላይነህ በኢትዮጵያ በዘጠናዎቹ ብቅ ካሉ ድምፃውያን ጎራ የሚመደብ ሲሆን የራሱን የሙዚቃ ስልት ይዞ የመጣ ድምፃዊና የዜማ ደራሲ ሲሆን ከልጅነት ጀምሮ በቤት ውስጥ ከማንጎራጎር ባሻገር ሙዚቀኛ ሆናለሁ ብሎ ምንም ህልም እንዳልነበረው ይናገራል። ሚካኤል ቆየት ያለ የሚያወጣቸው የሙዚቃ አልበሞቹ ምን ነው የጠፍተህ ነበር የሚያስብሉ ሲሆኑ በቅርቡም አንድ ቃል በሚል ያወጣው አልበሙ ከፍተኛ ተደማጭነትን አስገኝቶለታል። በተለይ ደግሞ በቤት ውስጥ እንደ ቤተሰብ የነበረው ሙዚቃን የማድመጥና የማጣጣም ባህል በውስጡ በጊዜ ሂደት ወደ ሙያው እንዲያመራ እንዳደረገው ይናገራል።
1: ሙዚቃ ግን በሚገርምሽ ሁኔታ እድሜ ልኬን አብሮኝ የኖረ ከልጅን ለተጀምሮ ሙዚቃ በተከፈተ ቁጥር ስደነስ ስደነስ ባል ያደኩት ከዛም ብቻ አብሮኝ ነው። በጣም ከፍተኛ ሙዚቃ የማድመጥ ልማድ ነበረን ቤት ውስጥ እንደ ቤተሰብ ራሱ። እና በጣም ደግሞ በአጋጣሚ ሙዚቃዎች እናገኝ ነበር። ጥሩ ተማሪ ነበር። እንደውም ባይገርምሽ መጨረሻ ወደ ሃይ ስኩል አጋማሽ ላይክ ትምህርት ቤት ቀየርኩና ከአቴንሽን ራኩኝ። በፊት የነበርኩበት ትምህርት ቤት በጣም ኤክስፔክትድ ነበርኩኝ። ትልልቅ ውጤት እንዳመጣ ጠብቅ ነበር። እናምን በኋላ ግን ትምህርት ቤት ስቀይር የሚያቀኝም የለም። ትንሽ ነፃነት ነገር ተሰማኝ። ደግሞ በጣም ከተማ ውስጥ ነው የገባሁት። ኤክሳይትድ መንኩ መሰለኝ። በወቅቱ ለዲግሪ ሌላ ጊዜ የሚገቡበት ለእኔ በአጋጣሚ የዲፕሎም ሆነ የዛን ጊዜ እና ፖሊቴክኒክ ባህር ዳር ገባሁ ማለት ነው። እንደዛም ሲሆን ያው ሙዚቃው መስማት ባህሉ አለ፣ ግን ያው ትምህርቱን መጨረስ ነበረብኝ። በፍጹም ያላሰብኩት ፊልድ ላይ ነው የተማርኩት። ከዛ ኢንዱስትሪያል ኤሌክትሪሲቲ ሞር ቴክኒካል ባክግራውንድ በጣም ብዙ ሰው የሚፈልገው ትምህርት ቤት ነው ነገሮች ና በወቅቱ የነበረው እና ጨረስኩት። ከዛ አዲስ አበባ ተመለስኩ። ለቤተሰቦች ነገርኳቸው። የዛን ጊዜ የመጨረሻው ምደባ መንግስት እጣ ይወጣ ነበር እና የመጨረሻው ነው። እኛ ከአዲስ አበባዎች የሚደርሰኝ ከሆነ እንደ ትምህርት ቤቱ አልሄድላችሁም፣ ቁጭ አለው ስራ ሌላ እፈልጋለሁ ወይም ትምህርት ቤት እገባለሁ እንደገና የሚል ማስጠንቀቂያ ሰጠው። በሚገርም ሁኔታ እጣ ሰዋታ አዲስ አበባ ውስጥ ደረሰኝ። አርባን ፕላኒንግ ኮሌጅ የሚባል የፈረንሳዮች ትምህርት ቤት ነው። ከሊሴ የሚወጡ ልጆች በአብዛኛው ወደ ውጭ የሚሄዱት ይሄዳሉ፣ ዩኒቨርሲቲ የሚገቡት ይገባሉ። ግን ሌሎች ደግሞ ፍላጎት ያላቸው የታውን ፕላኒንግ የከተማ ፕላኒንግ ትምህርት ቤት ነበር። እዛ ተቀጠርኩ። የእሱ እንደውም እናት ድርጅት ይሆናል። እዛ ነው ውጣው የወጣው አርባን ፕላኒንግ ኢንስቲትዩት የሚባል አይለኝ አይደለም የፈለግ ነው ለአርባን ፕላኒንግ ኮሌጅ ነው ተባለ። እዛ ሄድኩኝ። እዛ ሲሄድ ብዙ ሰው ሰራተኛ አልመስላቸውም። እኔ እና ሌሎች ሁለት ጓደኞች የነበሩ
2: ወጣት ነበራቸው።
1: በቃ ተማሪዎቹ ነው የምንመስለው እና ማንም አይለየንም። ሰራተኛ እንደሆን ብዙ ሰው አሁን ራሱ ትዚህ ላለ እዛ ስንማር ና የሚሉኝ ልጆች እዛ ስትማር የሚሉኝ አሉ። እዛ ምማር ነው ይመስላቸው የነበረው ብዙ ልጆች እና ግን እዛ እያለው ምን ጀመር በጣም ፒያኖ ወድ ስለነበረ ቀጥታ ደሞዝ ሳገኝ በሁለተኛው ወይ በሶስተኛው ወር ደሞዝ ሳገኝ ያሪት ሙዚቃ ትምህርት ቤት ሄድኩኝ ፒያኖ ለመማር። በቃ የኔ የሙዚቃ ታሪክ እዛ ጋር እዛ እዛች ጋር ጀመረች ማለት ነው። ምንድን ነው ከዛ በፊት የማውቀው ሙዚቀኛም የለም። በሰፈሬም ሆነ በኖርኩበት አካባቢ በቤተሰቤም ምንም አይነት የሙዚቃ ባክግራውንድ ያለው ሰው የለም። እና ሙዚቃ ከፍቅር በላይ ምንም ነገር ስላልነበረኝ ሄድኩኝ ፒያኖ መማር ጀመርኩ። ግን በአንዳንድ ማቃቸው ሰዎች ስለነበሩ ማ ያስተምርህ የሚባለውን እሱን ፒክ አረኩና በኋላ ስጀምር ኖርማሊ በአንድ ወር ያው ታውቂያለሽ እኛ ሀገር ያለው ካሪኩለም የሙዚቃ በተለይ እንደዚህ በፕራይቬት ስትማሪ ለትልቁም ለትንሹም ለምን አንድ አይነት እንትን ያለው ይህን የተጠና ነገር ብዙ የለም እና ያንኑ ያስተማሩኝ። ሌላ ጊዜ አንድ ወር ነው ይፈጅባቸው። እኔ ግን አንድ ሳምንት እንጨረስኩት። የሆነች ትንሽ ላይ ሰን በጣም ቀላል ነገረች። ከዛ ሁሉም አስተማሪዎች እየመጡ እንደ ይሄ ልጅ ጆሮ አለው ይላሉ። ጆሮ የሌለዋል እንዴ? እና ለካ ለሙዚቃ መፈጠር ሚውዚካል መሆን ማለት የሙዚቃ የመስማት የተለየ ሙዚቃ ድምፆችን የተለየ ሴንስ የሚያደርግ ጆሮ መኖሩን ያኔ ነው የተገነዘብኩት። እና እንደዛ ያለ እዛ ጀመረ የመጀመሪያው የሙዚቃ ግንኙነቴ። ያሬድ ሙዚቃ ትምህርት ቤት ለፕራይቬት በግል ፒያኖ ልማር ይችላል ነው የተፈጠረው።
0: ያ ማለት መሳሪያ ልትማር ነው ሄድከው እንጂ ድምጽ አለኝ ብለህ አላወቅም? ታውቅ ነበር ድምጽ እንዳለ?
1: አላቅነሽ የሄድኩት ፒያኖ ልማር ነው። ግን ምንድነው ወልጊዜ እኔ አንጎራጉራለሁ። ከዛ አዛው ሰዎች ሙዚቀኞች፣ በተለይ ሁለት ሙዚቀኞች በጣም ጓደኛ ሆንኳቸው እና ሁለቱ ደግሞ በጋዜ ከተማ ውስጥ በጣም የታወቀ ባንድ የሚሰሩ አንደኛው ኪቦርዲስት አንደኛው ደግሞ ሳክስፎኒስት ሆነው ነበር የሚሰሩት። ሳክስፎኒስቱ አክሊሉ ዘውዴ ይባላል። አሁንም ትልቅ የያሬድ ሙዚቃ ትምህርት ቤት ኮምፖዘር ነው፣ አስተማሪም ነው። ትልቅ የቢግ ባንዶችን ሊድ ያደርጋል፣ ያስተምራል። ሌላኛው ደግሞ ዝራ አባታ ይባላል። አሁን ዶክተር ዝራ አባታ ነው። አሁን የአርት ዲን ነው መሰለኝ። ብቻ እነሱ ከተማ ውስጥ የታወቀ ባንድ ይጫወቱ ነበር። ስለዚህ እስቲ አስሞክሩኝ አልኳቸው እና እኔ ደግሞ በዛን ጊዜ የምሰማው 90% እንግሊዝኛ ሙዚቃ ነው ከልጅነት ጀምሮ። ስለዚህ መሆንም የፈለኩት እንግሊዝኛ ዘፋኝ ነው። ሲጀምር እንግሊዝኛ ዘፋኝ ሆኜ ነው የተጀመርኩት። እነሱ ደግሞ በአጋጣሚ በጣም ይፈልጉ ስለነበረ ሞከሩ፣ ተገረሙ፣ እኔ ራሴ ተገረሙ። በቃ በዛ ተጀመረ ማለት ነው። እና የሚገርምሽ እሱን ጀምሬ ለእኔ ሙዚቃ በቃ እንደ ፓርት ታይም፣ እንደ ሆቢ፣ እንደ መዝናኛ ለ10 ዓመት እንደዛ አድርጌ ነው የቀጠልኩት። በፍጹም ኑሮዬ ነው ስራዬ ነው ብዬ አልነበረም። ግን ምን ሆነ የሚያጋጥመኝ መልካም ነገር በሙሉ በሙዚቃ ሆነ። ሳላስበው በሱ ብር አገኛለሁ፣ ሳላስበው በሱ ውጭ ሀገር እሄዳለሁ። ይሄ ነገር እንዴት ነው በሚል እንደዛ ሲሆን መጨረሻ ላይ አንድ ፕሮጀክት ለመስራት ፒያኖ በደንብ ገፋውበት። የሚገርምሽ ሁኔታ
0: ከያሬድ በኋላ
1: ያሬድ ሙዚቃ ትምህርት ቤት አስተማሪም ቀየርኩ። ጥሩ አስተማሪ ደንበኛ ፒያኒስት ጓደኛም አገኘው። ጥሩ አስተማሪ ሆነ ጓደኛዬም ሆነ። ከዛ ፒያኖውን በደንብ ስለገፋውበት አንድ የሆነ ፕሮጀክት መጣና እሱ ላይ እኔም ሌሎች ስራዎችን ሰራውና አንዳንድ አልመቻቻልም ሆነና ሙዚቃው በጣም እየገፋ ሙዚቃው በጣም እያሸነፈ መጣ። በስሜትም እንደ ስራም እንደ ህይወትም መንገዱ እየተቃና መጣ በሱና። እዛ ሙዚቃ በጀመርኩ በ10ኛ ዓመቴ እኔ በቃ ሙዚቀኛ ነኝ ብዬ ወሰንኩልሻለሁ። እሱም 2004 አካባቢ በፈረንጁ እና የጀመሩት ከዛ በጣም ቆይቻለሁ ከጀመርኩ። ከዛን ጊዜ ጀምሮ ይገርምሻል ፎከስ ዶንኩ እና ፕሮዲውስ ማድረግ ጀመርኩ የራሴን ሙዚቃዎች። ዜማም መስራት እንደምችል ያንን የተገነዘብኩት ከዛ አልበሜን መስራት ጀመርኩ። ከኤልያስ መልካ ጋርም ተገናኘን። እሱም ስቱዲዮ እንዲመሰርት ረዳሁት። ከዛ በኋላ እሱም በነገሮች ላይ እሱንም ስቱዲዮ እንዲመሰርት እንዲከፍት ስረዳው እኔ አልበም መስራት እንዳለብኝ አላውቅም ነበረ። ሰፖርት እንደ መርዳት ነው እንጂ ብዙም እንትን አልነበረኝም። ሌላው ምንድን ነው አጠገቤ የነበሩ ጓደኞቼ አንድ ሙዚቀኛ አልነበረም እና አልበም አወጣለሁ ስላት ይስቁብኛል። እና እሱም ይመስለኛል ምንም አንድም ሙዚቀኛ ጓደኛ አልነበረኝም፣ አመጣጤ ማለት ነው። በዛ የተነሳ ነው እና እንዴ ታስባለህ አልበሙን ሁልታ ሬ ይቀልዳል። እና ያንን ሁሉ አልፌ ነው እና እዚህ ደርስ ይገርመኛል። እኔ ራሴ መጨረሻ አብረውኝ ግን ክለብ ውስጥ ይሰሩ የነበሩ ልጆች አልበም እያወጡ ታዋቂ ሲሆኑ እንዴ ለካ ይቻላል ይሄም የሚል ነገር መጣና በጣም ፎከስ ዶኜ ቁጭ ብዬ ጀመርኩኝ። እና ትልቁ ጥያቄ የነበረው ምንድን ነው የምሰራቸው ዜማዎች ሰው ይወዳቸዋል አይወዳቸው የሚለው እንትን በጣም መልስ ያጣውበት ነበር። ለሱ ደግሞ ጥሩ መልስ እንዲሆነኝ በአጋጣሚ ከምሰራቸው ከአልበም ሙዚቃዎች አንደኛው ዜማ በአጋጣሚ ለኤችአይቪ ፕሮሞት እንዲደረግ መረጡትና ሰዎች ከዛ እሱ ተሰራ። ያም ዜማ ይሄ ማደባበስክ እሱ በቀኔ ዱኪያር ላፎንቴኖች ጎሳዬ ሀይልዬ እኔ አብነት እሱ የእኔ ዜማ ነበረ። ኦልሞስት ከኤልያስ ጋር ኦልሞስት ፕሮዲውስ ያደረግ ነው አብረን ነው። እና እሱ በቃ ትልቅ ኮንፊደንስ ሰጠኝ። ሰው ከሰውም አየኝ
0: በጣም ትልቅ ሙዚቃ ነበር።
1: በጣም
0: እንደ ትምህርታዊ ሳይሆን እንደ ፍቅር ዘፈን የተሰማን ዘፈን
1: ምክንያቱም እሱ እንደዛ እንዲሆን ከኤልያስ ጋር በጣም ብዙ ከኤልያስ መልካ ጋር ማለት ነው ብዙ ግጥሞቹን አስተካክለን ከውስጡ ኤችአይቪ የሚለውን ነገር በሙሉ አውጥተን ሰው ሲሰማው እንዳይደነግጥ ሆኖና በቃ ክለብ ውስጥ የተከፈተ ኤችአይቪ የመጀመሪያው ዘፈን ነው። ያ ማለት በቃ ትልቁ ለኔ ትልቁ እርምጃ ነበረ። ከዛ በኋላ The Confidence ኩዌስቲ ሲንግል ደግሞ በአጋጣሚ ሳይሳሳለውን ሰራው። በአጋጣሚ በሬዲዮ ለቀቁት እንደ ሲንግል ሆኖ በኋላ የነዳው የድሮ መለኪያ የሙዚቃ ቤትና ታክሲ ነው። ሙዚቃ ቤቶች ላይ ተከፍቶ ሰማሁት። በቃ እንዲህ እንዲህ እያለ ኢንስፓየር አደረገኝ እሱ። ከዛ ቁጭ ብዬ በስነ ስርዓቱ ያንተ ጎዳና አልበምን ሰራው። እሱ ደግሞ በጣም እንዴት ነው እንደ ተለቀቀ አልጮኸም። ቀስ ብሎ ነው ያደገው። ከዛን ጊዜ ጀምሮ በቃ በሙዚቃ ውስጥ አለው። ያው ሙዚቃ ነው፣ ትራይ ሙዚቃ ነው። ይሄ ነው እንግዲህ

0: ሙዚቃዎች ለስለስ ያሉ ናቸው። ጆሮ ገብ እንዲህ አይነት ያዘፋፈኑን ስርዓት እንዴት መረጥከው? ቀድም ስትነግረኝ ቤት ውስጥ ማንጎራጎር መደነስ አድርግ ነበር አልክ። እና ያ ማንጎራጎር የሚደነስ ልጅ እንዴት ነው አሁን ወደ ለስለስ ወዳለው ነገር የገባው?
1: ይመስለኛል አንደኛ እኔ ያደኩበት ዘመን የምንሰማቸው ዘፈኖች በጣም የድሮ ዘፈኖቹ ብዙ እንግሊዘኛ ዘፈን ነው ከመንሰባው እና እነሱ ትልቅ ተጽዕኖ ያላቸው ይመስለኛል። የኛ ዘመን ማለት በአብዛኛው ኦልዲስ ተብሎ የምንሰማቸው 60s 70s ነበሩ። የኔ ዘመን ደግሞ 80s እና 90s ናቸው። እና እነሱ በአብዛኛው እርጋታ የነበረበት ዘመን አይደል? አዎ። እና ሙዚቃዎቹም የተረጋጉ ናቸው። ደስ የሚሉ በጣም ዜማቸው ድግ ያለ ርቅቅ ያለ ግጥማቸውም ደስ የሚል ነው። እና እነሱ ናቸው ያሳደጉኝ። እና በትክክል ተጽዕኖ እሱ ነው ብዬ አምናለሁ። ከዛ ውጭ ደግሞ ተፈጥሮ ይመስለኛል። ብዙም ረጋ ያልክ ነው ይሉኛል። እንግዲህ እውነት ይመስለኛል። እና ጓደኞቼም አንድ ጊዜ እንደዚህ በአንድ አቋቁመን ሁሉም ኒክኔም አለው እና ማስታወቂያ ላይ ተጽፎ ሳይ ሚኪ ኩል ይላል እና ኩል ተባልኩ። እንደውም የሆነ ጊዜ ሚኪ ኩል ይሉ የነበሩ ሰዎች እና ባህሪ ነው ማለት ነው እሱም ነው። እና ዜማም ስሰራ የፒያኖ ባክግራውንድ ስላለኝ ብዙዎቹን ከፒያኖ ረጋ አድርጌ ነው የምነሳው። ሳፍጥ ናቸውም አብዛኛው ሲተሰሩም ረጋ ያሉ ናቸው። እና በጣም ረጋ ያሉ ዘፈኖች ደስ ይሉኛል። አይ ቲንክ ይሆኑልኛል መሰለኝ።
0: ቀደም ሲል ያልከኝ ነገር አለ፣ የመጀመሪያው ሙዚቃ ቀስ ብሎ ነው የተሰማው ነው፣ ያሁኑ ግን አንዴ ነው ሂት ያደርገው ብዬ ነው የምገምተው።
1: አዎ። ናፍቆትና ፍቅር የሚለው ማለት ይሄ በማር ሰራሽ ወይ ስወድሽ እና ሸነፈ ልቤ ጠፋጀሽኝ ያሉበት እነሱ እሱም አልበም ትንሽ ጊዜ ነው ትን ያለ በኋላ ወዲያው ነው ሂት ያደረገው። የመጀመሪያው ነው ጊዜ ፈጅ። የአሁኑ ጥበቃውም ስለነበረ ረጅም ጊዜም ሳላስበው ቆይቻለሁ። በዛ የተነሳ ወዲያው ነው ደግሞ ቻነሉም ተለውጦ የዩቲዩብ እና ስፖቲፋይ ምናምን ስለሆኑ ሰው ወዲያው ነው አክሰስ ያደረገው። ስለዚህ በደንብ ተሰምተዋል።
0: እነ ዩቲዩብን እነ ስፖቲፋይን ካነሳ አንጻር ለሙዚቀኛ የትኛው መንገድ ነው የሚያዋጣው? የድሮ ጊዜ ሙዚቀኛ ሙዚቃውን ለሙዚቃ ቤት ሰጥቶ ከዛ በኋላ የሚመጡ ነገሮች በሙሉ በናይት ክለብ በተለያየ ቦታ ዘፍነው ከሚያገኙት ገቢ ውጭ ሌላ ነገር አልነበረም። አሁን ግን እንግዲህ በእያንዳንዱ ቀን ልክ እንደ ኢንቨስትመንት እንደ ኢንትረስት እንደሚያመጣ ቢዝነስ አይነት ነገር ነው እና የትኛው ነው የሚያዋጣው አሁን ለሙዚቀኛ? ይሄኛው መንገድ ነው ወይስ የድሮ መንገድ ነው?
1: የድሮ እና የአሁኑ በንጽጽር በስርጭቱ አንጻር በፍጹም የማይገናኝ ነገር ነው። ለምሳሌ በካሴት ዘመን 500,000 ካሴት ኢትዮጵያን ሙሉ ለማዳረስ ስንት ሃርድዌር አለ እዛ? 500,000 ካሴት ፊዚካሊ፣ ሲዲም ከሆነ 500,000 1,000,000 ከዛ። አሁን የኢትዮጵያ ሕዝብ ለምሳሌ አንቺ አውስትራሊያ ነሽ፣ አንዱ ዩሮፕ ነው፣ አንደኛው አሜሪካ ነው፣ ካናዳ ነው፣ አረብ ሀገር ነው። እና ይሄን የተሰራጨ ህዝብ ይሄ እኮ በአንድ ቻነል የሰዓት ልዩነት ካልሆነ በስተቀረ ልክ ዛሬ አወጣለሁ ስል በሰዓት አገባቡ ቀድማችሁ እናንተ ታገኛላችሁ፣ ከዛ አረብ ሀገር ያሉት ያገኛሉ፣ ከዛ አፍሪካ ውስጥ ያሉት፣ ከዛ ዩሮፕ ውስጥ አሜሪካ ያሉት እያለ ምን አለፋሽ በ24 ሰዓት ውስጥ ያ ሙዚቃ ዓለም ላይ በሙሉ ይደረሳል። እና በስርጭት አንጻር ስታዩ ይሄ ምንም ወደር የለውም፣ ትልቅ እርዳታ ነው። እንግዲህ የሚፈጥረው ችግር ምንድን ነው ካልሽኝ ውድድሩ ነው። ቻነሉ በጣም በብዙ ነገር የተያዘ በዛሬ ጊዜ ደግሞ አይምሮ ራሱ በጣም በብዙ ነገር ዲስትራክትድ የሆነ እነ ራሳቸው እነ ቲክቶክ እነ ኢንስታግራም እነ ፌስቡክ ራሳቸው እነ ዩቲዩብ ሾርት የፈጠሩት እነዚህ አጫጭር ነገሮች እንደ እንቅፋት ካልሆኑ በስተቀር ስራው ሰው ሊሰማው ሰው ሊቀበለው ከፈለገ ይሄኛው መስመር እጅግ በጣም ጥሩ መስመር ነው። እንዳልኩሽ ስራሽን በጣም ማጠናከር አለብሽ። በዛ ላይ ደግሞ ቶሎ ቻነሎቹ አፕዴትድ ቢሆኑ ጥሩ ነው። ጥሩ ስራ አዳዲስ ቢገባበት ጥሩ ነው እና ከዛኛው ጋር አይነጻጸርም። እንግዲህ ትልቁ ችግር እኔ እንግዲህ እስታብሊሽድ እንዳረኩ የቆየሁ እንደመሆኔ ራሴን ብዙ ነገር ችዬ መሄድ ይችላለሁ። ለአዳዲሶቹ ግን ትንሽ ፈተና የሚሆነው ምንድን ነው? ከሰሩ በኋላ የድሮ ሄደሽ ትሸጫለሽ፣ ስለዚህ ወዲያው ገንዘብ ታገኛለህ። አሁን ፕሮዳክሽን ኮስት በጣም ጨምሯል። እንደዚህ የተዘጋጀ ገንዘብ ደግሞ ወዲያው ኢንቨስትመንት ሲን ሊመለስ የሚችል ብዙ የለም። ስለዚህ ምንድነው እድል ነው የሚሞከረው። እዛ ላይ ታወጫለሽ ሰው ከሰማ ያ ይመለሳል። ሰው ካልሰማው ያው አስቸጋሪ ይሆናልና የማየው ትልቁ ችግር ይሄ ነው። በተለይ ላዳዲሶ እና በሚሰሩበት ጊዜ በጣም ጥንቃቄ ይሻል። ማርኬት ኦሪየንትድ ይሆን እና ትክክለኛ መስራት ፈልኩ የፈለኩት እንዲህ ለመስራት ነው በሚል ሐሳቤ የሚሰራ አይደለም። በጥንቃቄ ነው መስራት ያለበት። ምክንያቱም ቀስ ይያለ ነው የሚመጣው እና በአንድ አመት ውስጥ ሁለት አመት ውስጥ ሊሆን ይችላል ከበር የሚያደርገው ኮስትሽን። ያ ነው እንግዲህ ትልቁ ሚመስለኝ። ግን ወዲያውም ሊመለስም ይችላል እና ዋናው አሁን ሬዲ የሆነው ገንዘብ እንግዲህ ያለው ላይቭ ሾው ላይ ነው። ስራው ከተሳካ ሰው ከዳመጠልሽ ላይቭ ሾው ጥሩ እሱ ላይ ነው ያለው። እንደማየው ግን እንደኔ አይነት ስታብሊሽ ያደረገ ድምፃዊ ደግሞ ጥሩ ነው። ለእኔ ትልቅ ደስ የሚል መንገድ ነው የሆነልኝ። ክፍያዬ በዶላር ሆኖልኛል። ይነስም ብዛም ወራዊ የሆነ ትንሽ የዶላር ኢንካም ያመጣል። ትልቅ ለውጥ ነው።
0: ምናልባት ያ የድሮ የቴክኒካል እውቀትህ መማርህ፣ ከዛ ደግሞ በሙዚቃ ውስጥ ለረጅም ዓመት መቆየትህ ለዚህ ሁሉ ጥሩ ነገር እንደሚጠርግልህ እርግጠኛ ነኝ። እና
1: ዋናው ነገር ምንድን ነው አሁን ኮንቴንት ማኔጀሮች አሉ። አሁን እኔ ራሴ አልሰራም። እኔ ምንድን ነው መረዳት ነው ያንን የሚሰራውን ሰው በትክክል መግባባትና ሞኒተር ማድረግ። አንድ ጊዜ ልክ እንደ አሁን የሚገርምሻል እንደ ስቶክ ማርኬት ነው። ምክንያቱም ሁሉን ነገር አያወዛ በየለቱ እስቲ ዛሬ ምን ዋለ እንዴት ሆነ ወጣ ስንት ሰው አየው እንደዚህ ስበቀሱን ሱ ኢንጌጅመንት በጣም ኢንትረስቲንግ ነው አግኝቼዋለሁ፣ ደስ የሚል ነገር ነው አግኝቼዋለሁ። ግን ኮንቴንት ማኔጀር ግን አለ እና እሱ ነው ብዙ ነገሩን ይሄ ነገር እንደዚህ ሆነ ለምን ሆነ ይሄ ነገር አሁን ለምሳሌ ኮፒ ያደርጉብሽ እና ይጭኑታል እነሱን ማስወረድ። በጣም ኮፒራይቱ ራሱ በጣም ስትሪክት ነው። አሁን አይደለም እነሱን ኤአይ ራሱ አድርገው የሚሰሩት ልጆች ራሱ ወዲያው ነው የምናስወረድ ሪሞቭ የምናስደርገው። እና በጣም ጥሩ በብዙ አንጻር በብዙ መልኩ ስታዩ በጣም ጥሩ ነው። አንድ የበለጠ ጥሩ የሚያደርገው ነገር ደግሞ ምንድን ነው እንድትሰሪ ይገፋፋል። ምክንያቱም ኮንቴንት ብዙ በጫንሽ ቁጥር ሰው ወደ አንቺ ቻናል እንዲሄድ ሰው ወደ እንዲያይሽ ፍላጎቱ እንዲጨምር ያ ደግሞ ለምሳሌ ቆየሁኝ እንጂ እንደውም ከአሁን ከፊት ለፊቴ ማውጣቸው ሲንግሎች አሉኝ ራሱ ሌሎቹ የነበሩትንም ሪቫይዝ እያደረግኩ እንደዚህ አሉ ስራዎች አሁን እያቀድኳቸው በሚቀጥሉት ሶስት ወር ውስጥ ማከናወናቸው። ስለዚህ ጥሩ ነው። በብዙ መልኩ ስታብሊሽ ላደረገ ሙዚቀኛ ድምፃዊ በጣም ጥሩ ነገር ነው። በጣም
0: የሚሰራ ሰው የላቡን የልፋቱን ሲያገኝ እንደገና ተጨማሪ ጥሩ ስራ እንዲሰራ መንገድ ይከፍትለታል። እና አሁን ብዙ ጊዜ በእኛ ሀገር የሚባለው ምንድን ነው የሙዚቃ ሰዎች ወይም የመድረክ ሰዎች ጥሩ ደረጃ ላይ አይሆኑም መጨረሻ ላይ ወደ መጨረሻ እድሜያቸው ላይ እና ጥሩ ተከፋይ ስላልነበሩ። አሁን ግን እንዲህ መሆኑ በራሱ ጥሩ ነገር ነው። ምክንያቱም የዕለቱ ገንዘብ ወደ ሌላ ነገር ላይ ኢንቨስት ይሆናል። ያ ሰው ሙዚቃ በማይዘፍን ጊዜ ያ ኢንቨስትመንት ህይወቱን የተቀረውን ህይወቱን የሚከፍለው ሊሆን ይችላል።
1: ይደጉመናል። እሱን እንግዲህ ደግሞ ከጊዜ ጋር የምናየው ነው። ግን ዋናው ቁም ነገር ምንድን ነው ኮንቴንቱ ኦልሬዲ አየር ላይ ስለሚኖር ሰው እየፈላለገ ማየቱ ስለማይቀር የሆነች ጠብጠብ የሚል ነገር አይጠፋም። ከበፊቱ ስርዓት ይሄኛው በፊት በቃ አንዴ እኮ ትሸጫለሽ ትሰጫቸዋለሽ ከዛ በኋላ አለቀ። ህጉም አያግዝም። ሮያሊቲ ምናምን የሚባል ነገር ብዙ የለም። ብዙዎቹ ደግሞ ሲገዙ እንደ እድሜ ልክ አድርገው ነው የሚገዙት። ይህም በጣም ከባድ ነገር ነው። ሲመጣም ገንዘቡ ይሄ በጣም ጥርቅም ያለና የሆነ ህይወትን የሚቀይር አይነት ስለማይሆን እሱ ላይ ጉዳት ነበረ። ግን የድሮቹ ብዙ ምክንያት አለው። ጊዜው እንደዚህ ይቀየራል ብለውም ስላላሰቡ ይመስለኛል። ሳይዘጋጁ ቶሎ ቶሎ በጣም ነው እንትኑ የሚቀየረው። የሚገርምሽ ከካሴት ወደ ሲዲ ሲመጣ ራሱ የተፈጠረው የኮፒ ኢሹ በጣም ትልቅ ነበረ። በጣም ትልቅ ጉዳት። ከዛ ከሲዲ ወደዚህኛው ፕላትፎርም ለመምጣት ግን እኛ ሀገር ቢያንስ የአምስት የስድስት ዓመት ክፍተት ፈጥሯል። በጣም ምንም ዝግጅቱም አልነበረም። ሲዲውን ራሱ በቃ ሲያበቃ ከዛ ፍላሽ ነው የመጣው። ከፍላሽ በኋላ የዓለም ላይ አፕል ሚውዚክ ደ ስፖቲፋይ ብቻ ይሄ በኦንላይን መሻሻት ሲጀመር እኛ ጋር ምንም ነገር የለም። ሳውም ሬዲ አልነበረ፣ ዝግጅትም የለውም። በዛ የተነሳ አንድ 6 ዓመት ፈጀብን ይመስለኛል። አሁን ለዩቲዩብ ነው መልስ ይዞልን የመጣው። እሱ ደግሞ ምን ያህል ይቀጥላል፣ እንዴት ይሆናል፣ አብረን ከጊዜ ጋር ምናየው ነው።
0: አድማጮቻችን፣ ከድምፃዊ ሚካኤል በላይነህ ጋር ያደረግነው ቆይታ አልተጠናቀቀም። ቀሪውን በክፍል 2 ዝግጅታችን ይዘን እንቀርባለን። ተከታተሉን። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን።

0: የ2026ቱ የዓለም ዋንጫ እንደደመቀ ቀጥሏል። አዘጋጆቹ ሜክሲኮ፣ ካናዳ እና አሜሪካ በጋራ ባዘጋጁት ውድድር ያልተጠበቁ ክስተቶች እየተስተናገዱ ሲሆን 48 ቡድኖች በ12 ምድቦች ተከፍለው አራት ቡድኖች በየምድባቸው ካሉ ሀገሮች ጋር እየተፋለሙ ወደ ቀጣዩ ዙርና ለዋንጫ ለመድረስ የሚያደርጉት ትንቅንቅ ቀጥሏል። በሜክሲኮ አዛቲካ ስቴዲየም መክፈቻው የነበረው የዓለም ዋንጫ እግር ኳስ ዓለምን አንድ ያደርጋል በሚል መርህ በ2010 የደቡብ አፍሪካ ዓለም ዋንጫ ላይ ዋካ ዋካ ዜማን የተጫወተችው ሻኪራ ከናይጄሪያዊ ድምፃዊ አፍሮቢትን በዓለም ላይ ያሰምቱ ኮኮብ የተባለው ቦሪና ቦይና ዳይ ዳይ ተነስ ቀጥላ ትቁም ህይወት ይቀጥላል ብርሃን አለ ከፊት ተስፋ አትጣ የሚል አጠቃላይ ዘታለ ሙዚቃቸው ዓለም ሁሉ በዚህ ሰዓት ባንድ ልብ ይመታል። ልዩ ባህሎች ልዩ ቋንቋዎች ቢኖሩም በእግር ኳስ ሁሉም አንድ ይሆናል በማለት መክፈቻውን ደማቅ አድርገውት ነበረ። በዓለም ዋንጫ ታሪክ 3 የመክፈቻ ጨዋታዎች የተደረጉበት ባለ ታሪኩ የሆነው የሜክሲኮ አዛቲካ ስቴዲየም በ1970 በ1986 እና የዚህ ዓመት ዓለም ዋንጫን በማጫወት ይጠቀሳል። ይህ ስቴዲየም ፔሌ በ1970 ማራዶና በ1986 ተጫውተውበታል። የአውስትራሊያ ደጋፊዎች የጓደኝነት መንፈስ ያላቸው ሰው አክባሪዎች በተባሉበት የዚህ ዓመት የዓለም ዋንጫ ጃፓኖች ስርዓት ያላቸው ስቴዲየምን የሚያጸዱ እንግሊዞች ታላቅ ህብረ ዝማሬና የኳስ ባህል ኖርዌይ የተደራጁና ሰላማዊ ደጋፊዎች የሚሉ ስያሜዎች ተሰጥቷቸዋል። የዚህ ዓመት የዓለም ዋንጫን ባየው መጠን እንዴት አገኘው ስንል የተሳካለት የፊት መስመር አጥቂ ግብ አዳኝ የሚባለው የቀድሞ መብራት ኃይልና ኢትዮጵያ ወጣትና ብሔራዊ ቡድን ተጫዋች ኤልያስ ጁዋርን ስለ 2026ቱ የዓለም ዋንጫ ጠይቀነዋል።
1: የአፍሪካ ቲሞች ሴኔጋል እና ቱኒዚያ ሌሎቹ ተዘጋጅተውበት የመጡ አይመስልም። ደካማ ጎን አላቸው እና ሞሮኮ ጠንካራው ደግሞ ዲሞክራቲክ ኮንጎ እና ሞሮኮ አይቮሪኮስት የተሻለ ፉክክር እያደረጉ ነው። ጥሩ ሆኖ ነው የመጡት። ወደ ኤሮፕ ደግሞ ስንመጣ ወደ ኤሮፕ ያሉ ደግሞ እንደ ክሮሽያ፣ ቱርክ ያሉ ደግሞ በጊዜ ጥሩ ብቃት እያሳዩ አይደሉም። ወደዚህ ደግሞ ወደኛ ምስል ነው ሶኮሮ የሚለው ያው እንግዲህ ከአንድ ጨዋታ ነው ያየሁት የተሻለ ነገር አለው። ሁለተኛው ደግሞ ጥሩ አልነበረም። ያው የተለየ ነገር የለውም። ሶኮሮ ብዙም ለውጥ ያሳየ ቡድን አይደለም። እንቅስቃሴውም ብዙም ነገር ለውጥ የትም ይሄዳል ብዬ አላስብም። ኒውዚላንድ ግን የተሻለ ቲም ሆኖ ተገኝቷል። ኒውዚላንድ ከዚህ በፊት ብዙም የማይታወቅ ብዙም ያልተሰማለት በጣም ተሻሽሎ የመጣ የኒውዚላንድ ቡድን በጣም ጥሩ ነው። በተረፈ ትልቅ በጣም ጃይንት የሚባሉ ደግሞ እነ ብራዚል ብዙም የተሻለ ነገር የሚያሳዩ ነገር አይደሉም። እነ ሞሮኮ የተሻሉ ናቸው። አሁን ፈረንሳይ ደግሞ ኒውዚላንድ፣ አርጀንቲና በጣም ጠንካራ ቲሞች ናቸው እና እንደዚህ ናቸው። ዲሞክራቲክ ኮንጎ በጣም የተሻለ ነው። እነዚህ ትንሽ ስትሮንግ ነገር ይታያል። ኖርዌይም ጥሩ የተሻለ ነው። እንቅስቃሴው የሁሉ ቡድን ተመሳሳይነት ነገር አለው። በማጥቃት ሁኔታ ውስጥ የተመሳሳይነት አለው፣ ግን በጣም አውትሻይን የወጣ ተጫዋች ምንም ነገር አይታይም። ምንም የታየ ነገር የለውም። ከአራት ዓመት በፊት የተደረገው ጨዋታ ከስምንት ዓመት በፊት የተደረገው ጨዋታ ሲታይ እያንዳንዱ ቡድን ላይ 5-4 ልጆች የተሻለ በጣም ታለንትድ የሆኑ ልጆች የሚታዩበት ነገር። አሁን ግን ምንም ነገር የታየው ነገር የለም። እኔ ይሄ ነው ነውም ተጫዋች አላየውም። እንደውም እነ ሜሲ እና እነ ፓፔ የተሻሉ ሆኖ ተገኝተዋል። ምንም የተለየ አውትሻይን አድርጎ በእያንዳንዱ ክለብ የወጣ አንድም ተጫዋች አላየውም እስካሁን። እኔ ባየሁት ነው የራሴን ነው ግምት ብሰጠው ምንም የተሻለ ነገር አላየውም። ያው የድሮዎቹ ናቸው። እነ ሜሲ አሁን ጥሩ ነው። ያው ምንም ድጋፍ ባለው ጨዋታ ቢጫወትም የተሻለ ነው። እነሱን ነው እንጂ እንደዚህ በጣም አትሻይን የምትላቸው። ምናልባት ፈረንሳይ በጣም የተሻለ ቲም ነው። ወጣቶች አሉበት እነ ኦሊሴ ምናምን። አሁን እነሱ ጥሩ ነገር ኦሊሴ ነው የሚታየው። ሌላ ብዙም የታየኝ አትሻይን የሚያደርግ ተጫዋች አላየውም። ሁለት ቡድኖችን አሁን ሞሮኮን በጣም ነው የምጠብቀው። ሞሮኮ ከነ አርጀንቲና፣ ከኒውዚላንድ፣ ከብራዚል የተሻለ ቡድን ነው። ምናልባት ሞሮኮን ጠብቀው። ሪኮስም በጣም ጠንካራ ቲም ሆነዋል። ግን ሞሮኮ በጣም እኔ እንጃ እስከ አራት ውስጥ የመሄድም ቻንስ አለው ብዬ በራሴ ገምታለሁ። ሌሎችን እነ ብራዚልም እና አርጀንቲናም አሁን ፈረንሳይ ጥሩ የተሟላ ቲም ነው። አርጀንቲናም የተሟላ ቲም ነው። ሆላንድም የተሟላ ቲም ነው። ከነዚህ ጋር እንግዲህ ጥሩ ተፎካካሪ ይሆናል። ወደ ስምንት ውስጥ አራት ውስጥ የመግባት ቻንስ አለው ብዬ ለሞሮኮ ልሰጠው እችላለሁ። ሞሮኮ ከሁሉም ጃይንት ከተባሉት ቲሞች የተሟላ ቲም ነው። እውነት ለመናገር አርጀንቲና ወይንም ደግሞ ፈረንሳይ ነው የሚበላው ብዬ ነው የማስበው።
0: የቀድሞ ኢትዮጵያ ብሔራዊ ቡድን አጥቂ በክለብ ደረጃ ለጥቁር አንበሳ ኢትዮጵያ መድንና መብራት ኃይል የተጫወተው ኤርሚያስ ወንድሙ የ2026 የዓለም ዋንጫን በተመለከተ የሚከተለውን አስተያየት ሰጥቶናል።
2: ያው የዓለም ዋንጫ ሁሌ በሚደረግበት ጊዜ እንግዲህ ያው ዓለም ሁሉ የሚጠብቀው ስለሆነ በትልቅ ደረጃ የሚዘጋጅ ውድድር ነው እና የአሁኑም ከሌላዎቹ ጊዜ የሚተናነስ አይደለም የዝግጅቱ ሁኔታ እና ውድድሩም እንዳየው ጥሩ ተፎካካሪነት ያለበት ውድድር ነው እስካሁን የታየው። ውጤቶቹም በአብዛኛዎቹ በጣም የተቀራራቢ ውጤቶች እና አንዳንዶቹም ሰርፕራይዝ የሆኑ ውጤቶች የታዩበት ሲሆን ከጥቂት ጨዋታዎች በስተቀር ከጀርመን፣ ከሆላንድ እና ዛሬ ከፖርቹጋል ሰፋ ባለ ጎል ልዩነት ከማሸነፋቸው በስተቀር አብዛኛው ተቀራራቢና ተፎካካሪ የሆነ ውድድር ነው እና እንዲሁም የአውስትራሊያ ቡድን በተለይ በመጀመሪያው ውድድር ላይ 2-0 ማሸነፍ ጥሩ ውጤት አስመዝግቦ ነበረ እና በሁለተኛው በአሜሪካ 2-0 ተሸንፈው ነበር እና ትንሽ ጥሩ ቡድን ነው እያለ ትንሽ ያሰላለፍ ችግር አይቼበታለሁ። በተለይ ካንዱና የሚባለው ተጫዋች ከመጀመሪያው ፈርስት ኢለቨን ውስጥ መግባት ነበረበት የመጀመሪያውን ጨዋታ። ከዛ በፊትም የነበሩበት ላይ በገባበትም ጊዜ ያው በተደጋጋሚ ጎሎች በማስቆጠር የአጥቂውን የፊት ያለውን ጥንካሬ ነው ያሳየ ነበር እና በዛ እና እንዲሁም ሌሎች ተጫዋቾች በአግባቡ ስላልገቡ ይመስለኛል የሁለተኛውን ጨዋታ ሊሸነፉ የቻሉት እንጂ ስቲል አሁንም ቻንስ እንዳላቸው እና ጥሩ ተፎካካሪነታቸውን አሳይተውበታል። የአፍሪካ ቲሞች ብዙዎቹ እንደጠበቅኳቸው አላገኘኋቸውም። ካየኋቸው ትንሽ ጥሩ ሆኖ ያገኘኋቸው የአይቮሪ ኮስት እና የሞሮኮ ናቸው። ሞሮኮ ባለፉት ዓመታት ጀምሮ ጥሩ ኮንሲስተንሲ የሆነ ጥሩ ፐርፎርማንስ የሚያሳይ ቡድን ነበር። ዘንድሮም ጥሩ ነው ያለው እና አይቮሪ ኮስትን አይቼዋለሁ። ዛሬም ጠዋት ጋና ከኢንግላንድ ጋር 0-0 ወጥተው ነበር። ቢሆንም ግን ያው በጨዋታ ጋና ያው ተበልጦ ነበር የመጀመሪያውንም እስከዚህም ነበር እና ከአፍሪካዎቹ ቲሞች ሁለቱን ነው ያገኘሁት። እንግዲህ ለጊዜው ስፔኖችን ጠብቄ ነበር። የመጀመሪያ ጨዋታቸው ትንሽ ቤት ሾኪንግ ነበር፣ ግን በሁለተኛው ላይ ጥሩ ሪግሮፕ አድርገዋል። ስቲል ወደ ስፔኖች አደላለሁኝ ካሉት ቲሞች። እንዲሁም ፈረንሳይ በጣም ጥሩ ቲም ነው ያለው። ሁለቱን ነው በተጫዋች ደረጃ እንግዲህ የስፔኑ ያማልን ጥሩ ተጫዋች መስሎ ይታየኛል በኮከብነት ደረጃ። እንዲሁም ሜሲ እንግዲህ በዚሁ ከቀጠለ ሜሲም እንግዲህ ሰርፕራይዝ ሊያደርግ ይችላል። በተለይ በሁለቱ ውድድሮች ላይ 5 ጎል በማግባት ጥሩ ውጤት ለቡድኑ ሊያስመዘግብ ችሏል። እንዲያውም ፔናልቲ ባይስት ኖሮ በሁለት ጨዋታ 2 ሃትሪክ በመስራት ምናልባት የመጀመሪያው በዓለም ዋንጫ በሁለት ተከታታይ ግጥሚያዎች ላይ 2 ሃትሪክ በማግባት የመጀመሪያው ሰው ይሆን ነበረ። እንደ አጋጣሚ ፔናልቲውን ስትሆን ያማል ይሆናል የሚል ግምት አለኝ። እንግዲህ ሌሎቹን እንግዲህ እያየሁኝ ነው። እንግዲህ ገና ብዙዎቹን በክለብ ደረጃ ሲጫወቱ ስለማላቃቸው ለመናገር ትንሽ ይከብደኛል፣ ግን ያማል ጥሩ ደረጃ አለ ይመስለኛል። ከሞሮኮ እና ከአይቮሪ ኮስት ጠብቃለሁ። በተለይ ሞሮኮ ባለፉትም እንደዚሁ ትላልቅ ውድድሮች ላይ ጥሩ ውጤት ያመጣ ነበር። አሁንም ጥሩ ደረጃ ነው ያለው። በሁለቱ በኩል እጠብቃለሁኝ። ሌሎቹ ግን ይሄን ያህል ኮንቪንሲንግ አላደረጉኝም። ከዛ ውጭ ኬፕ ቨርዲ ያው እንግዲህ ግማሽ ሚሊዮንም የማይሆን ሕዝብ ባላት እስካሁን በሁለቱ ውድድር ድሮ በመውጣት ሰርፕራይዝ የሆነ ውጤት አስመዝግባለች። ግን ይሄን ያህል ይገፋሉ ብዬ እንኳን አልጠብቅም። ከሴኔጋል እና ከሞሮኮ ጠብቃለሁ፣ ከአፍሪካ የተሻለ ውጤት ያመጣሉ ብዬ ከምጠብቃቸው ቡድኖች።
0: አውስትራሊያ ከአሜሪካ ጋር ወደ ቀጣይ ምድብ ማለፏን ያረጋገጠችበት የዚህ ዓመት ዓለም ዋንጫ ከምድብ ኤ አፍሪካዊቷ ደቡብ አፍሪካ ከሜክሲኮ ጋር፣ ሌላኛው አፍሪካዊት ሞሮኮ ብራዚልን ተከትላ ሁለተኛ በመሆን ቀጣዩን ዙር ተቀላቅላለች። ከአፍሪካ ቡድኖች አይቬሪ ኮስት ከጀርመን ጋር፣ ጃፓን ከኒውዚርላንድ ጋር ወደ ቀጣይ ዙር ያለፉ ሲሆን ቀሪዎቹ ቡድኖች ቅዳሜና እሁድ በሚደረጉት ጨዋታዎች ይለያሉ። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ።

አድማጮቻችን የቀኑን ስርጭታችንን ከማጠናቀቃችን በፊት ዋና ዋና ዜናዎችን በድጋሚ እናስታውሳለን። በቬኔዙዌላ የመሬት መንቀጥቀጥ ፍርስራሽ ውስጥ አባትና ልጅ በህይወት ተርፈው ተገኙ። በዩጋንዳ የወታደራዊ ኃይል ከፍተኛ አመራር ሁለት የነጻ ፕሬሶችን ዘጉ። ካናዳ ደቡብ አፍሪካን በማሸነፍ ወደ 16ኛው ቡድኖች ዙር አሸንፋ ወጣች። የሚሉት የቀኑ ዋና ዋና ዜናዎቻችን ናቸው። አድማጮቻችን በነገው ዕለት በዛሬው ዕለት በአውስትራሊያ ያለውን የአየር ትንበያ ስንመለከት በፐርስ ዝናባማ 18 ዲግሪ ሴንቲግሬድ እንዲሁም አደላይድ አነስተኛ ዝናብ ሊኖር ይችላል 18 ሜልበርን በተመሳሳይ ዝናባማ 17 ሆባርት ፀሐያማ 15 ካምብራ አነስተኛ ዝናብ ሊኖር ይችላል 15 ዲግሪ ሴንቲግሬድ ሲድኒ አነስተኛ ዝናብ ይኖራል 20 ዲግሪ ሴንቲግሬድ ኒውካስል ዝናባማ 18 ብሪስበን አነስተኛ ዝናብ ይኖራል 21 ዳርዊን በአብዛኛው ፀሐያማ 31 ዲግሪ ሴንቲግሬድ ይጠበቃል። አድማጮቻችን የሰኔ 22 ቀን 2018 ዓመተ ምህረት የቀኑ ፕሮግራማችን ይህንን ይመስል ነበር። በመጪው እንደገና እንጠብቃችኋለን። ከቀኑ ፕሮግራማችን ጋር አብራችሁ የቆየሁት ማርታ ጸጋው ነበርኩ። ስንብታችን በናቲማን ሙዚቃ ይሆናል። ሸባርጎ ይለናል። መልካም ቀን።

0: እንደምናመሻችሁ የተከበራችሁ አድማጮቻችን፣ ይህ የቢቢሲ ልዩ ፕሮግራም ነው። አብራችሁ የምቆየው ደግሞ ምንተስኖት ተሾመ ነኝ። ዛሬ በዚህ በልዩ ፕሮግራማችን ይዘን የመጣነው ከኢትዮ ጃዝ አባት ሙላቱ አስታጥቄ ጋር የተጣመረው ወጣቱ ድምጻዊ ጀምበሩ ደመቀን ነው። ጀምበሩ ከዛሬ 50 ዓመት በፊት የኢትዮ ጃዝ ሙዚቃ ንጉስ ሙላቱ አስታጥቄ ሰራውን አይፈራም ጋሜ የተሰኘ ሙዚቃ ለዚህ ዘመን የሂፕሆፕ አድናቂ እንዲሆን አድርጎ ተጫውቶታል። ጋሽ ሙላቱ አስታጥቄም በሙዚቃ ቪዲዮ ላይ አብሮ ተሳትፏል። ጀምበሩ በስሙ በሰየመው በዚህ አልበም የተለያዩ ሙዚቀኞች ስራን ሳምፕል ያደረገ ሲሆን የዘመኔ ድምጽ ነው ያላቸው ስራዎችንም አቅርቧል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ።
1: ማዳምጥ አይነሱ አልነበርኩም። ፋሚሊ ውስጥም የተለመደ ነገር አልነበረም። እኛ ቤተሰብ ውስጥ 11 ዓመት የሆነ አካባቢ ነው ለሙዚቃ ኢንትሮዲስ ስደረግ ሂፕሆፕ የሚባል ሙዚቃ ነበር በመስማት የጀመርኩት እና ሂፕሆፕ ሰምሃው ውስጤ ነበር፣ ልቤ ውስጥ ነቅሶ ነበር። እና ሙዚቃ የጀመርኩበት ታይም ጋር ስንመጣ ሰራውንድ ሃይ ስኩል ነበርኩ። የጀመርኩት ፕሮዲስ በማድረግ ነው እና ቤት ውስጥ ቁጭ ብዬ ኮምፒውተር በጣም ወዳለው እኔ ከኮምፒውተሮች ጋር ያደግኩትና የሆነ ሶፍትዌር ተልኮልኝ ኤፍኤል ስቱዲዮ የሚባል የቅንብር ሶፍትዌር ልፈላስፍ ብዬ ነው ጀስት ቢት መስራት ጀምሬ 11ኛ ክፍል ክረምት ላይ ነበረ። ብዙ ቢቶች ምናምን ሰራው እና ምን ላርጋቸው ብዬ ሳስብ በጣም ቱማች ስለሆኑ እኔ ደግሞ ብዙም ሙዚቃ የሚሰሩ ሌሎች ጓደኞች ምናምን የለኝም እና ብቻዬን ነበር የምሰራው። ስለዚህ ዝም ብዬ ለምን ሂፕሆፕ ስለምወድ ለምን ዝም ብዬ ራሴ አልሞክርበትም ብዬ ከዛ ነው የጀመረው ማለት ነው የኔ ሙዚቃ አሰራር።
0: የመጀመሪያው ያስተዋልኩት ነገር ልክ እንደ መጽሐፍ መግቢያ እና መውጫ አለው ሙዚቃ። ለምሳሌ ኢንትሮ ብለህ የሰየምከው ሊነጋ ነው የሚለው፣ መውጫ ደግሞ የሚለው ለውጥ አለ። አደራጃጀቱን በዚህ መልክ ማድረግ የፈለክበት ምክንያት ለምንድን ነው?
1: ለእኔ አልበም ሲባል ማየበት መንገድ ምንድን ነው? አንድ ስቶሪ መናገር መቻል አለበት። ከሙዚቃው ባሻገር የሆነ እኔ መናገር የፈለግኩት መልክ መኖር መቻል አለበት በእነዚህ ሙዚቃዎች ውስጥ ማለት ነው። እና የተወሰነ ይዘን የሙዚቃዎቹ ስትራክቸር አለ። የመጀመሪያው የሁለተኛው የሶስተኛው እያለ የሚሄድበት ስትራክቸር የሆነ ነገር ለመናገር ይሞክራል። ግን ደግሞ ኦልሶ ኢንዲፔንደንትሊ ልስማው ብትል ደግሞ የተለያዩ ዘፈኖችን ኢንዲፔንደንትሊ መስማት እንድትችል ያደርጋል። እና ኢንትሮና አውትሮ ያለበት ምክንያት እኔ ሙዚቃውን ስጀምረው አልበሙን ስጀምረው የነበርኩበት ታይም ካምፓስ ውስጥ ነበርኩና ከዛ አንጻር ማያቸው እና ማስባቸው ፊሎሶፊዎች አሉ ፐርሰናል የሆኑ እና እነዛን ነገሮች በምን መልኩ ነው ሙዚካሊ ላሳርፍ የምችለው ብዬ የሆነ ታሪክ ጀምሮ ሲያገባድስ እና ማገባጀጃው ደግሞ ወደ ሌላ ታሪክ መጀመሪያ እንደሆነ ነው ለመናገር የፈለኩ። እንደሰማው ከሆነ ኢንትሮ ኢትስ ሞር ኦፍ ገና ሊነጋ እንደሆነ ይነግረዋል። ልክ ደግሞ መጨረሻ ላይ ለውጥ የሚለውን አውትሮን ስሰማው የዚህ ሁላ ነገር ማገባጀጃ ለውጥ ነው። እኔ በዚህ ፕሮሰስ መጨረሻ ላይ እኔ ይህን አልበም ስጨርስ ሪያላይዝ ያደረኩት ትልቁ ኮንሰፕት እኔ መለወጤ ነው እና ከዚህ በኋላ ሊመጣ የሚችለው ነገር ደግሞ አንጻራዊ ነው። ከዚህ ለውጥ የመነጨውን ነገር ነው ማቀርበው ዋናው ሰው ቀጣይንም ስራ ትንሽ ኢምፕላይ ያደርጋል።

0: ወዝ
1: ሌላኛው አልበም ላይ ያስተዋልኩት አንድ ከ35 ደቂቃ የሆነ ሙዚቃ አለ የቴጌ ጨዋታ የሚለው ለምንድነው እንዲህ እንዲያጥር ይፈልከው
2: ሙዚቃ እንትን ነው ኢሞሽናል እና ክሪኤቲቪቲ ያሚ ፑሽ የሚያደርግ አርት ነው አርት ፎርም ነው እንደዛ እንደመሆኑ እኔ ሐሳቤን እዛ ሙዚቃ ሐሳብ ሰራው ሊሚት ነበረው ብዙ መናገር አልፈለኩም ሙዚቃው መናገር የሚችለው በትንሽ ነገር ውስጥ ብዙ ነገር መናገር የሚችል አይነት ሙዚቃ ነው የጻፍኩት አይ ዶንት ኖ አንዳንድ ሰዎች የተለያዩ ትርጓሜ እየሰጡት ያነጋግሩኛል ግን አንተ በምን መልኩ እንዳዳመጥከው አንድ ሁለት ሶስት ትርጓሜዎች አሉት ሙዚቃው ኢቭን ዶ አንድ ከ30 ሰከንድ ቢሆንም አንድ ደቂቃ ከ30 ሰከንድ ቢሆንም ኦልሞስት 3-4 ትርጉሞች አሉት እና ምን ያህል ኢሞሽናል የሆነ ሙዚቃ እና ክሬቲቭ የሆነ ሙዚቃ ምን ያህል ፓወርፉል እንደሆነ ያሳየውበት ሙዚቃ ነው። ይህንን ሰራው ምናልባት ቴክኒካሊ በዚህ ሌቨል አስቤው ላይሆን ይችላል ግን ያቺ ፖይንት ላይ ስደርስ ነው እዚህ ጋር ነው ማለቅ ያለበት። አልጨምርበትም አልቀንስበትም እና አንድ ደግሞ ለየት የሚያደርገው ከአልበሜ ውስጥ እሱ ዘፈን ሙሉ በሙሉ ኢሞሽናሊ አክቲቭ የሆንኩበት ዘፈን ነው። ግጥሙንም ስጽፈው ዜማውንም ስሰራው ቅንብሩንም እኔ ነኝ የሰራሁት እና መናገር የፈለግኩትን ነገር ተናግሬ ያለፍኩበት ሙሉ በሙሉ ሙዚቃ ነው። ምናልባት ወደፊት ያለው ሊመጣ ያለውን ፐርሰናሊቲን በጣም ሪፍሌክት የሚያደርገው ሙዚቃ እሱ ይመስለኛል።
1: ከጋሽ ሙላቱ ጋር በተለይ አይፈራም ጋሜን ለመስራት የፈለክበት ምክንያት ምንድን ነው? ከዛ እስቲ ጀምረን እናውራ።
2: ያው አቀናባሪው ለአከ ምረት ይባላል። እኔና እሱ የዛሬ 3 ዓመት ነው ይሄ ሙዚቃ የጀመርነው ያኔ ነው። እንግዲህ ያኔ እኛ ጋሽ ሙላቱን በስምና በክብራቸው ነው የምናውቃቸው እንጂ በአካል ተገናኝተንም አናውቅም። እና ሳምፕል እናደርጋለን የተለያዩ ሙዚቃዎች። በዛ መሀል ነው አንድ ቀን ሳምፕል አድርጎ ይህንን ሙዚቃ ቀድሞ ላከ ይዞልኝ ይመጣል እና አይፈራም ጋሜ የሚለው ሳውንዱ ነበር እዛው ላይ ሳምፕሉ ላይ ነበር እና ያንን ኮንሰፕት ይዤ ሙዚቃ ለመስራት ሞከርኩ። ከዚያው ሙዚቃው ሙዚቃ ነው እና ጊዜ ፈጃ እንደምንም ብለን የሆነ ደረጃ ላይ ያደረስነው የዛሬ አመት ገደማ። ያንን ሚዶ ሬከርድስ ተቀላቀልኩ እና በዛ መሀል የኔ ማናጀር ጉታ እንዳልከው እሱ እንትን ማድረግ ነበረብን ኮፒራይት ፈቃድ ያስፈልግሃል መቼስ እንደዚህ አይነት ሳምፕል ስትጠቀም፣ በዛ ላይ ደግሞ እሳቸውን ማክበር እና የሰራነውን ስራ እንዲሰሙ እንፈልግ ነበር እና ይህ ቻንስ አለ ብሎ ሲነግረን እናገኘው እና ኮፒራይት ፈቃዱንም ጠይቀን ሙዚቃውንም ልናሰማው የደረሰበት ደረጃ ድረስ እንትን ሞከረን እና ተገናኘን። እኔ እንደውም ያን ቀን በጣም ፈርቼ ነበር፣ ምንም አላልኩም። እሳቸው በዛ አንጋፋ ሰው አጠገቤ ቁጭ ብለው እና ሙዚቃዬን ሲያዳምጡት ከዛም በኋላ በጣም ሪያክሽናቸው ነው የገረመኝ። በጣም የወደዱት ያከበርናቸውን ያህል ያከበሩን እኛን። ከዛም በኋላ ነው ከኮፒራይት ፈቃዱ በተጨማሪ ሙዚቃውም ላይ እና ከዛም ባሻገር አብሮ ፐርፎርም የማድረግን እስከ ቪዲዮ ክሊፓችን ላይ የመሳተፍ ከዛም በኋላም ደግሞ ቀጣይነት ያለው ሪሌሽንሺፕ ለመፍጠር ይቻለው እና ወርሳቸው ምን ያህል ሰው አክባሪ እና ምን ያህል ለሙዚቃ ያላቸውን ክብር ያሳያል። ለእኛ የሰጡን ክብር እኛ ጀስት ሌሎች እንደ ማንኛውም ሙዚቃ ስንሰራ ባለንበት ጊዜ ነው ይህ እድል የተፈጠረው ማለት ነው።
1: ከ50 ዓመት በፊት ነው አይደል የተሰራው የአይፈራም ጋሜ?
2: አዎ ኦሪጂናል ሳምፕሉ።
1: አዎ
2: አዎ አዎ።
1: ጋሽ ሙላቱ አሁን በአንተ ድምፅ በዚህ መልኩ ተሰርቶ ሲሰማው ጋሽ ሙላቱ ምን አለ?
2: መጀመሪያ የነበረው ሪያክሽን እንዴት አመጣችሁት ብሎ ነበረ። መጀመሪያ እንደዛ ነው ያለኝ። ምክንያቱም ስትራክቸር ትንሽ ወጣ ያለ ነው የሙዚቃው። ስናት እንትን ነው የሆነ ላቲንን አይነት የላቲን ሙዚቃም ስሜት አለው እና ያንን እንዴት ወደ ሂፕሆፕ አምጥታችሁ እነዚህ ሞደርን ሳውንዶች ከተታችሁ ጥያቄን የፈጠረበት እና ሳውንዱን ከምንም በላይ ያደነቀው ሳውንዱን ነው። በቃ ከግጥሙም ከምንም በላይ እንዴት እንደተዋደ እየሰማው በጣም ተገርሞ ነበር። ቁጭ ብሎ ያው ሊዝም ቢ ሳዳምጥ ነበር እሱን አስተያየትና በጣም ነው የተገረመው። የበለጠም ደግሞ እንደዚህ አይነት ስራዎች ፖቴንሻል እንዳለም ስለአየ የነገረኝም ከዛ በኋላ ኦኬ ይሄን መንገድ ብትቀጥሉበት በጣም አሪፍ ነው ያለኝ። ሶ ይሄን የድሮ ስራዎች ውስጥ አሁን ያለውን መንፈስ ማሳየት ከቻለ ሁለቱን ነገሮች ምንድነው እንደ ብሪጅ ማገልገል እንችላለን።
1: ስለዚህ ድልድይ ጀነሬሽኖች በሁለቱ ትውልዶች መሃል ድልድይ ሆኖ ነው የመቀጠል ሐሳብ ነው የነበረው።
2: ኤግዛክትሊ ኤግዛክት
1: ሂፕሆፕን ከኤሌክትሮኒክስ ሙዚቃ ጋር በጥምረት ያየንበት አልበም ነው ማለት እንችላለን ያንተን ስራ?
2: በተወሰነ መልኩ አዎ ማለት ይቻላል። ምክንያቱም ሂፕሆፕ አለው እና ኤሌክትሮኒክ ሳውንዶችን በጣም ብዙ አሉ። ሞደርን የሆነ ሂፕሆፕን በእኛ ሳውንድ ትራንስሌት ተደርጎ በተወሰነ ደረጃ ላይ ያየን
1: በሙዚቃ ስልት የነማን የነማን ተጽኗል?
2: ከምዕራብ ሙዚቃ ጀስት ጀነራል ኮንሺየስ ሂፕ ሆፕ የሚባለውን ስልት ምት ከሚሰሩ ሙዚቀኞች መሃል አንድ አራት እነ ኬንድሪክ ለማር እነ ጀርሜን ኮል እነ ድሬክ የሚባሉ አርቲስቶች በጣም ጀነራል ሂፕ ሆፕ የሚሰራበት ማንነቴ ላይ ኢንፍሉዌንስ አላቸው። ወደዚህ ደግሞ ስመጣ ይሄ አዲሱን ጀነሬሽን የሚወክሉ ሙዚቀኞች አዲሱ ጀነሬሽን ማለት የፈለኩት ለምንድን ነው ይሄ ሞደርን የሆነውን ሳውንድ እና የተለያዩ ስልተ ምቶችን ኢንትሮዲስ ያደርጉ ያሉ ሙዚቀኞች ለማለት ፈልጌ ነው። ከነሱ በተወሰነ ተጽዕኖ ያደረብኝ አርቲስቶች አሉ ኢንክሉዲንግ በዋነኛነት ሮፍናም ካስማሰ ዮሐና እነ ዲጄ ሚላ አቀናባሪዎች ማለት ይህንን ጀነሬሽን ወክለን እንሰራለን ብለው የሚናገሩ ብዙ ሙዚቀኞች አሉ እና አንደርስታንድ ማድረግ ይችላለን እንዴት ከኛ ሳውንድ እና ከኛ ኮንሽስ መልክት ጋር በምን መልኩ ሪሌት እንደሚያደርጉ።

0: አልበምህ ላይ ነገን ተስፋ ማድረግ፣ ኢትዮጵያዊነት፣ አለመፍራት፣ መድፈርን፣ መናገርን፣ ከፊት መሆን፣ በተለይ ይሄ ኢትዮጵያዊነትን መስበክ ላይ ከፍቅር ይልቅ ይሄኛው ጎልቶ ተሰምቶኛል። በአጠቃላይ በስራዎች ልታስተላልፈው የፈለግከው መልእክት ምንድን ነው?
1: በጣም የተለያዩ መልእክቶች ነበሩ ያኔ እውነቱን ለመናገር ማለት ነው። እያደግኩ ያለው ሙዚቀኛ ነኝ። በዛም ጊዜ እንደዛ ነበርኩና ይህን አልበም በሀሳብ ደረጃ ሰራው። የተለያዩ ሙዚቃዎች በተለያዩ ታይሞች በተለያዩ ስሜቶች ነው የተሰሩት እና ያው ጀነራሊ ምንድነው ኮንሽስ የሚባለውን መልእክት ቢሆንም ለማስተላለፍ ሞክረው፣ ግን አልበሙ ላይ የነበሩኝ የተለያዩ ሙዚቃዎች ሁሉም ከተለያየ ቦታ እና የተለያየ መልእክት ኦልሞስት ያላቸው ናቸው። ኢንኮመን የተወሰነ ነገር ቢኖራቸውም እና በዚህ አልበሜ እኔ የነበርኩባቸውን ስቴቶች ነው ሪፍሌክት ያደረኩት። የተለያዩ ጀንበሩ ይህን ሊመስል ይችላል በተለያዩ ጊዜያቶች ውስጥ የሰራውን ሙዚቃዎች እና የተወሰነ የተሰማውን ነገር የተወሰነ ሊያሳይ የፈለገውን ነገር ያሳይበት ይመስለኛል። አሁን ባለውበት ሰዓት ላይ የበለጠ ዲቴል የሆነ መልስ ያለኝ ይመስለኛል። ቀስ ብለን የምናየው ይሆናል። እሱ ግን ያው ይሄ ነው የምለው መልስ የለኝም። እውነቱን ለመናገር የተለያዩ ሀሳቦች ናቸው እዚህ ያዋል በሜሌ የታዩት።
0: ለዛሬ ያሰናዳ ነው የልዩ ዝግጅታችን ይህንን ይመስል ነበር። የቢቢሲ አማርኛ ዜናዎችን በድረገጻችን www.bbc.com/amharic ላይ ወይንም ደግሞ የቢቢሲ አማርኛ የፌስቡክ ገጻችን ላይ ይከታተሉ። አስተያየትና ጥያቄ ካላችሁ በፌስቡክ የመልእክት መቀበያ ሳጥናችን ላይ ልትጽፉልን ትችላላችሁ። ሰናይ ምሽት።

አድማጮቻችን የቴክኒክ ችግር ስላጋጠመን መደበኛ ፕሮግራማችንን በዚህ ሰዓት ማቅረብ አልቻልንም። ችግሩን ለመፍታት ጥረት እያደረግን ስለሆነ ስርጭታችን በቅርቡ ተመልሶ ይጀምራል።

አድማጮቻችን የቴክኒክ ችግር ስላጋጠመን መደበኛ ፕሮግራማችንን በዚህ ሰዓት ማቅረብ አልቻልንም። ችግሩን ለመፍታት ጥረት እያደረግን ስለሆነ ስርጭታችን በቅርቡ ተመልሶ ይጀምራል።

አድማጮቻችን የቴክኒክ ችግር ስላጋጠመን መደበኛ ፕሮግራማችንን በዚህ ሰዓት ማቅረብ አልቻልንም። ችግሩን ለመፍታት ጥረት እያደረግን ስለሆነ ስርጭታችን በቅርቡ ተመልሶ ይጀምራል።

አድማጮቻችን የቴክኒክ ችግር ስላጋጠመን መደበኛ ፕሮግራማችንን በዚህ ሰዓት ማቅረብ አልቻልንም። ችግሩን ለመፍታት ጥረት እያደረግን ስለሆነ ስርጭታችን በቅርቡ ተመልሶ ይጀምራል።